0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቅርብ።
1: ናይ ሎሚ ሰንበት መደፈነውና ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘሐለፈ ሰንበት ኣብ ጸሎት መልአከ እግዚአብሔር ዝለገሱ ዋስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልአከ እግዚአብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ምስ ክርስቶስ ብሕታዊ ርክብ ምምዕባል ኣድላይ ምዃኑ ገሊጾም ሓደ ሓደ ግዜ እውን ከይተረፈ ናብ ዘይንፈልጦ መንገድታት ብምኻድ ንህይወትናን ንዓለምን ክቕይር ዝኽእል እዩ ክብሉ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ሰንበት ዕለት 23 ነሓሰ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ካብ ናይ ገዛ ርእስና እምነትን ሃይማኖታዊ ርግጽነትን ንድሕሪት ክንምለስ ኣይንጻዓር፣ የግዳስ ምስ ክርስቶስ ሓቀይና ርክብ ንምምስራት ክፉታት ክንከውን ንጻዓር ክብሉ ነቶም ኣብ ፀሓይ ሓሩር ኣብቲ ኣደባባይ ንተረኽቡ ብዙሓት ምእመናን ኣስተምሂሮም። ሓደ ሓደ ግዜ ብዛዕባ ክርስቲያናዊ እምነት ብዝምልከት በቲ ዝሰማዕናዮ ጥራይ በቲ ሓባራዊ ግምታት ወይ በቲ ተዋሃበና ነገራት ምናልባት እውን ብጽቡቕ ሓሳብ ዕጉባት ክንከውን ንኽእል ኢና ክብሉ እውን ኣጠንቀቑ። ይኹን እምበር ንጐይታናን መድሓኒናን ኢየሱስ ክርስቶስ ብሕታዊ ምላሽ ክንህብን ኣጸቢቕና ክንፈልጦን ብሓድሽ ርክብ ኣቢልና ምስኡ ብዕርክናት ክንቅረጽን እዩ ዝጽዋዓና ክብሉ እውን ተላበው። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ንስኻትኩም ግና መን ኢኹም ትብሉኒ ክብል ከም ዝሓተቶም ብምጥቃስ ርእሰ ሊቃነ ጳጳሳት እዚ ንኣብ ኩሉ ዘመናት ንዘለዉ ደቀ መዛሙርትን ንነፍሲ ወከፍናን ዝቐርበልና መሰረታዊ ሕቶ እዩ ብምባል ኣጒሊሖም። ከመይሲ እምነት ነቲ ኣብ ህይወትና እንገብሮ ምርጫታት ምስቲ እንብሎ ምእንቲ ክሰማማዕ ንምሕዳስ ብቐጻሊ ንወንጌል ክርስቶስ እንደገና ክረኽቦ ዘድልየና መስርሕ እዩ። በዚ መንገዲ እዚ ንዅሉ ነገር ከም እንፈልጥ ጌርና ንምሕሳብን ንእምነት ናብ ልማዳዊ ተግባር ጥራይ ንምቕናስ ንዝቐርበልና ፈተና ክንሰግሮ ንኽእል ኢና ብምባል ርእሰ ሊቃነ ጳጳሳት ኣጒሊሖም። ርእሰ ሊቃነ ጳጳሳት በብመዓልቱ ምስ ክርስቶስ ዘለና ዕርክነት ምሕዳስ ንዘይንፈልጦ መንገድታት ክንስዕብን ካብቲ ዝሓሰብናዮ እተፈልየ ምርጫታት ክንገብርን እውን ክሓተና ይኽእል እዩ ብምባል ገለጹ። ከምቲ ዅሉ ግዜ እንገብሮ ዝነበርና ምግባር ጥራይ እኹል እዩ ኢልና ክንሓስብ ካብ ዝቐርበልና ፈተና እውን ክንጥንቀቕ ብምትሕሰሳብ ንገዛ ርእስና ተኸታታሊ ሕቶታት ክንሓትት ኣተባብዑ። ጐይታ መን እዩ? ብሓቂ ይፈልጦ ድየ? ሎሚ ኸ ወንጌሉ እንታይ ክገብር እዩ ዝዕድመኒ? እንታይ ዝበሉ ስጉምትታትን ከመይ ዝበሉ ምርጫታትን ክገብር እየ ተጸዊዐ ዘለኹ ክንብል ከም ዘለና ተላበው። ርእሰ ሊቃነ ጳጳሳት ኣስዒቦም ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓና መን ምዃኑን ኣብ ሕይወትና እንታይ ከም ዝውክልን ዝገልጽ ሕቶታት ብፍላይ ኣብ ጸሎትን ብዛዕባ ወንጌል ኣብ እነስተንትነሉን ግዜ ብኸመይ ከም ዝለዓል ኣመልኪቶም። ይኹን እምበር ከምቲ ርእሰ ሊቃነ ጳጳሳት ዘመልከትዎ ንቑስሊ ኣሕዋትና ንሓትናን ዘድልዮም ነገራትን ከምኡ ከጋጥመናን ከሎን ከምኡውን ኣብቲ ንሕልናና ኣዝዩ ዝብድሕ ርክባትን ኩነታትን ከም ዝለዓል ገለጹ። ርእሰ ሊቃነ ጳጳሳት ቀጺሎም ኣብ መዓልታዊ ሕይወትና ብሓጺሩ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓና ኣገዳሲ ዝኾነ ነገራት እተዛረበን ዝገበረን ዓብዪ ናይ ታሪኽ ሰብ ጥራይ ድዩ ወይስ እቲ ናብ ፍቕሪ ኣቦ ከእትወናን ንሕይወትና ነታ እንነብረላ ዘለና ዓለምን ክልውጥ እተላእከ ክርስቶስ ኣምላኽ ምዃኑን ክንፈልጥ ንኽእል ኢና ክብሉ ኣስተንትንኦም ደምደሙ።

ሰንበት ዘአብርሃም ነሐሴ 28 ክልተሽሕን 18 ዓመተ ምህረት መዝሙር ሰንበት ኣብቢ እንኩል ዕለት ሰንበት ካብ ኩሉ ዕለታት ዓቢ ሰብ ከዓ ካብ ኩሉ ፍጥረት ይኸብር ኖህ ኣብ ውሽጢ ታቦት እንከሎ ኣዕበያ ኣብርሃም ኣብ ቅድመ ስዋ ኣኽበራ ሙሴን ሰንበት ኣብ ሰፈር ብፅድቂ ከኽብርዎ ኣዘዞም ጐይታ ነደመናታት ኣብ ምድሪ ብመዓልቲ ሰንበት ዝናም ከውርዱ ኣዘዞም ሰንበት ካብ ኩሉ ዕለታት ዓቢ ሰብ ከዓ ካብ ኩሎም ፍጥረት ይኸብር ምስባክ ወሓመልማለ ለቅኒ እጓለ ምህያው ዘይህቦም ሲሳዮም ለእንስሳ ለእጓለ ቋዓት እለይፀውእዎ ሓምላይ ንጥቕሚ ደቂ ሰብ ሳዕሪ ንእንስሳ የበቁል ንዝፅውዕዎ ጨቓውቲ ኳኻት ከዓ መግቢ ይህቦም መዝሙር 147 ካብ 8 ክሳዕ 9 ወንጌል ካብ ወንጌል ማቴዎስ ካብ ምዕራፍ 16 ምዕራፍ ካብ ቁፅ 21 ክሳዕ 27 ወንጌል ማቴዎስ ካብ ሽዑ ኢየሱስ ንደቀ መዛሙርቱ ናብ ኢየሩሳሌም ክኸይድ ብዓበይትን ብሊቃነ ካህናትን ብመዘምራን ሕግን ብብዙሕ መከራ ክቕበል ክቕተል ከብሳለሰይቲ መዓልቲ እውን ክትንስእ ከም ዘለዎ ክገልፀሎም ጀመረ ጴጥሮስ ከዓ ኣግልል ኣቢሉ መለሰሉ ጐይታይ የድሕንካ ባድኣ እዚ ነገር እዝስ ኮቶ ኣባኻ ኣይውረድ እናበለ እውን ክገንሖ ጀመረ የሱስ ግና ግልፂ ኢሉ ንጴጥሮስ ካባይ ርሓቕ ሰይጣን ንስኻ ናይ ሰብ እምበር ናይ ኣምላኽ ኣይትሓስበን ኢኻ እሞ ንኣይ ምዕንቀፊ ኢኻ በሎ ሽዑ የሱስ ንደቀ መዛሙርቱ ክስዕበኒ ዘደሊ ሂወቱ ይመንን መስቀሉ ኣልዕሉ ድማ ይስዓበኒ ከመይ እቲ ንሂወቱ ከድሕና ዘደሊ ቀጥፍኣ እዩ እቲ ንሂወቱ ምእንታይ ዘጥፍኣ ከዓ ክረኽባ እዩ ንሰብከየ ኩሉ ዓለም ረቢሑስ ነፍሱ እንተ ኣጥፍአ እንታይ ይጠቕሞ ሰብ ከበጃ ነፍሱ እንታይ ዘይመሃበ ወዲ ሰብ ብክብሪ ኣቦኡ ምስ መላእኽቱ ክመፅእ እዩ እሞ ንነፍሲ ወከፍከ ከም ግብሩ ክፈድዮ እዩ እዚ ሒዝናዮ ዘለና ዘመን ካብ ሰነ 26 ክሳብ መስከረም 25 ዘሎ ዘመን ዘመን ክረምቲ ኢልና ንፅውዖ ኮይኑ ስሙ ከም ዝሕብሮ ካብ ቋንቋ ግእዝ ዝመፀ ካብ ከርመ ዝብል ዝመፀ እዩ ትርጉሙ ወርሓት ዝናም ነጎድጓድ ዘመነ ባህሪ ዘመነ ኣፍላግ ዘመነ ጠል ዘመነ ደመና ዘመነ መብረቅ ማለት እዩ ነቲ ኣብ እዋናት ክረምቲ ዝገጥም ባህርያዊ ነገራት ብምዕዛብ ምስ መንፈሳዊ ሂወት ኣተሓሒዙ ክነስተንትኖ ይሕግዘና ኣብ ባህርያዊ ነገራት ምሕረትን ፍቕርን ኣምላኽን ርኢኻ ምኽኣል ኣብ ፅባቐ የተፈጥሮ ብምዕዛብ ነቲ ከኣል ኩሉ ኣምላኽ ዕብየቱን ክእለቱን ተዓዚብካ ክተመስግን ምኽኣል ንኣና ንደቂ ሰብ ኣብ ኣምላኽ ክንቀርብ ይሕግዘና ወርሒ ንሓሴ ብፍላይ ፍሉይ መልእኽቲ የመሓላልፈልና ዘራእቲ ኣብ ተስፋ ኣምሪሑ ብሩህ ፍረ ንማሕረስ ዝረኣየሉ ዕምባባታት ፍሉይ መልክዕ ንምድረ ሰማይ ኣልቢሶም ክረአ እንከሎ ፍሉይ ምስጢር ፍጥረት ክንዕዘብ ይሕግዘና ከምዚ ሎሚ ደርቅን ነቕፅን ዘይኮነ ተሸሊሙ ኩሉ ክትርኽን ከለኻ ብዙሕ ክትርኢ ይሕግዘካ እዚ ኩሉ ዝገበረ ኣምላኽ ከነመስግኖ እሞ ኣብኡ ኣሚና ምስኡ ዘለና ርክብ ክንሕድስ ዝሕግዘና እዋን ኢና ዘለና ኣብዚ እዋን ብፍላይ ካብ ነሓሴ 10 ማሕበረ በኩሪ ክሳዕ 28 ዘሎ ኣብርሃም እጓለ ቋዓት ደሰያት ኣይነ ኩሉ ዝብል ሰናዊት ተሒዙ ይርከም ነናቱ መልእኽቲ ዝሓዘ እዩ ሰብ ክቡር ፍጥረት እዩ ኣምላኽ ፍሉይ ፍቕሪ ስለ ዝገበረሉ ካብ ኩሎም ፍጥረታት ክቡር ይበሃል ነዚ ፍሉይ ተፈጥሮ ኣምላኽ ንፍሉይ መደብ እዩ ንሰብ ሂብዎ ተኻፋላይ ፀጉኡን መዋርስቱን ገይሩ ብሂጉ ፈጢርዎ ተፈጥሮና ከስ ምስ ኣምላኽ ክንንብር እዩ ፍቕሪ ኣምላኽ ካብ ኩሉ ተፈጥሮና ኣብ ኩሉ ሂወትና ክንግንዘቦ ንኽእል ክረምቲ ፍሉይ መልክዕን ትእምርትን ይረኣዮ ዘራእቲ እንተርእና ከምኡ ደመናታት ባህሪ ክራማት ኩሉ ንምስጢር ተፈጥሮና ክብ የብሎ ነዚ ባህርያዊ ነገራት ተዓዚብና ናብ ኣምላኽ ክንምለስ እዩ እቲ መልእኽቲ ሓንቲ ህወታ ንኣገልግሎት ኣምላኽ ዘወፈየት ሰበይቲ ንሕሙማትን ኣብ ዓራት ዝማሰኑን ብምብፃሕ ንሽማግሌታትን ንስንኩላትን ብምሕጋዝ ፍልጥቲ ዝነበረት ሕማም ብርኪ ጌራ ኦፐሬሽን ክትገብር ተነጊርዋ እቲ ዝገበረቶ ኦፐሬሽን ከም ዝተደልየ ካሕወያ ኣይተረኽበን እኳ ድኣ ቃንዛን ካልእ ፀገማትን ፈጢሩ ከም ዘይትንቀሳቀስ ገይርዋ ባዕላን ኣዕርኽታን ኦፐሬሽን ፅቡቅ ክኸደላ ብሓባርን ብግልን ፀልዮምላ እንተኾነ መልሲ ፀሎት ኣይተረኽበን እዛ ሰበይቲ ፍሉይ ፍቕሪ ኢየሱስ ስለ ዝነበራ ናብ
ግላ ዓርካ ገይራ እትርእዮ ዝነበረት እንትኾነ ጸሎት ብዘይምስምዑ ተስፋ ቆሪፃ ዝሓዘነት ኩሉ ግዜ ዘይሕጉስትን ኮይና ትርአ ነይራ። ሓደ መዓልቲ ኣብ ርእሳ ተመሊሳ ኩሉ እተሓስቦን እትኾኖን ርእያ ምስ ኣበ ነፍሳ ጸገማትን ኣተሓሳስባን ክተካፍል ከደት። ኣበ ነፍሳ ኩሉ ምስ ሰምዕዋ ኣብ ጸሎት ክትኣት እሞ ንዓርካ ኢየሱስ ስለምንታይ ከምዚ ክትከውን ደልዩ ክትሓቶ ነገርዋ ከምኡ ከዓ ገይራ ንፅባሒቱ ኣበ ነፍሳ ምስ ረኸብዋ ኣብ ክንዲ ትብርቱዕ ቃንዛ ዝነበራ ገፃ ተቐይሩ ሕጉስትን ፍሕሽውትን ሰላም መለእዋ ኣብ ኩሉ ገፃ ክርአ ረኸብዎ። እንታይ ከም ዝበለኒ ትፈልጡ ዶ እናበለት ንኣበ ነፍሳ ዝተባህለቶ ክትነግሮም ጀመረት። ኣብቲ ዝተሰቕለ ኢየሱስ እናጠመትኩ ቃንዛ እግሬ ክነግሮ እንከለኹ ናተይ ዝገደደ እዩ ነይሩ ኢሉኒ ኢላቶም። ኣብ ገለ እዋን ነቲ ዝጓንፈና ዝቕሉ ፀገም ጥራሕ ክንርኢ ኣይሕግዘናን እዩ፣ ከማና ኻባና ዝገደዱ ከም ዘለዉ ክንፈልጥ ፅቡቕ እዩ። ከምቲ ሓደ ሰብኣይ ሳእኒ የብለይን ኢሉ ዘማርር ዝነበረ እግሪ ዘይብሉ ምስ ረኣየ ንኾንትነቱ ዘመስገነ ንሕና እውን ከምኡ ክንገብር ኣለና። ስለምንታይ ዝረኺብኒ ስለምንታይ ዝተባሃልኩ ኢልና ክንማርር የብልናን። ኣብ ዓለም ብዘይ ቃንዛ ክንነብር ዘይከኣል እዩ፣ ክፍሊ ምድራዊ ህወትና እዩ። ግን ኣብ ክብሪ ገጹ ዝወስድ መገዲ እውን እዩ። ብዘይ መስቀል ኣኽሊል ክብርን የለን። ኣብ ትንቢት ኤርምያስ ምዕራፍ 20 ካብ ቁፅሪ 7-9 ዘሎ ኤርምያስ በቲ ዝገጠሞ ፀገማት ኣብ ልዕሊ ፀዋዕትኡ ከጉረምርም ንኣምላኽ ከወቅስ ይስማዕ። ወእግዚኣብሄር ንስኻ ጠበርካኒ ኣነ እውን ተጠበርኩ ይብል። እግዚኣብሄር ከም ዘጠፋፍኦ ገይሩ ይዛረብ። መላገፅን ንዕቑን ገበርካኒ እናበለ ብስንኪ መፀዋዕትኡ ዝረኸቦ ፀገም ይገልፅ። በዚ ምክንያት ነቲ ኣምላኽ ዝሃቦ መፀዋዕታ ክሓድግ ይደሊ፣ ግን ኣብ ውሽጡ ነቲ ኣምላኽ ዝደልዮ ክገብር ይድርኾ። ኣብ ተልእኩኡ ብሰማዕቱ ተነፂጉ ተፀሊኡ ክቐትልዎ ይደልዩ ነይሮም። ተኸትከትኩ ምእንቲ ክምውት ኣብ ዕላ ደርበዩኒ ካብ ኣዕርክቱን ኣዝማዱን ተነፂሉ እዚ ኩሉ ኣብ ኣምላኽ ክምለሱን ጌግኦም ኣግሂዱ ስለ ዘነገሮምን እዩ ገጢምዎ። ድላይ ኣምላኽ ክነለሊ ክንሓልፎ ዝግባአና ፈተናን መስቀልን ኩሉ ግዜ ምስ ገጠመና እዩ። ኣብ ትውፊት ክርስትና እዚ ናይ ኤርምያስ ስቓይ ኣምሳል ናይቲ ክርስቶስን ሰዓብቱን ዝገጥሞም ኮይኑ እዚ እዩ ዝረአ ነይሩ። ንሓቀኛ ነቢ ኣምላኽ ዝፅበዮ መከራን ስደትን ስቓይን ኣብ ኤርምያስ ተራእዩ። ንነፍሲ ወከፍና ክንሰግሮ ዝግባአና ስቓይን ፈተናን ይገጥመና እዩ። ኣብ ፅንኩር እዋን ምድላይ ኣምላኽ ክንገብር ንቓሉ ክንሰምዕ ልብና ክንከፍት ኣለና። ኣብ ናይ ሎሚ ቃል ወንጌል ካብቲ ዝሓለፈ ሰንበት ዘንብብናዮ መቐፀልታ እዩ። ማቴዎስ ነቲ ዝጀመሮ ክዛዝም ስለ ዝደልየ ናይ ሓደ ረድኢ ክርስቶስ ክገብሮ ዘለዎ ይነግረና። መጀመርያ ዝሳቐ መስሕ ኢየሱስ ነርድእቱ ኣብ ኢየሩሳሌም ከም ዝኸይድ ኣብኡ ከም ዝሳቐን ዝስቀልን ዝመውትን ብሳልሰይ መዓልቲ ከም ዝትንስእን ነጊርዎም። ንዚ ክብሎም እንከሎ ሓቀኛ መንነቱ እዩ ገሊጹሎም። ክርስቶስ ክሳቀ ክመውት ብሳልሳይ መዓል ክትንስእ እዩ። እዚ ግና ሃዋርያት ዘይተፀበይዎ ኮይንዎም። ንሶም እቲ ዝፅበይዎ ፖለቲካዊ መስሕ ንጉስ ንእስራኤል ካብ መግዛእቲ ሮማ ቀልጢፉ ነዛ ኣውፅኡ ክብሪ ብወታደራውን ብሃብትን ብልፅግና ዘምፅኦ እዩ ነይሩ ዝፅቢቶም። ነፍሲ ወከፎም ካብዚ ንግስነት ክብርን ግንዖትን ክህልዎም ትፅቢት ነይርዎም። እቲ ዝገደደ ክኣምንዎ ዘይከኣሉ ከዓ እቶም ኣብ ሞት ዘብፅሕዎ ካብቶም ኣረሜንን ኣሕዛብን ከይኮኑ ብዓበይቲ ሊቃነ ካህናትን መምህራን ሕግን ምዃኑ እዩ። ካልእ ዝገደደ እቲ ፍፃሜ ኣብ ኢየሩሳሌም ኣብ ቅድስተ ከተማ ቤተ መቅደስ ዝርከባ እዩ ክፍፀም። እዚ ኩሉ ኣብ ርድኢት ሓዋርያት ከቢድ ስለ ዝኾነ ዝብልዎ ጠፊእዎም፣ ሰንቢዶም ሃለዋቶም እዩ ጠፊእዎም። ካልኣይ ካባይ ርሓቅ ሰይጣን ጴጥሮስ እቲ ኣቐድም ኣቢሉ ቅድሚ ቁሩብ ደቃይቕ ንስኻ ክርስቶስ ወድሕያው ኣምላኽ ኢኻ ክብል ዝፀንሐ ነዚ ዓይነት ዝመስል ክርስቶስ ክቕበል ፍቓደኛ ኣይኮነን። ከመይ ኢሉ ነቲ መስሕ ንጉስ እስራኤል ከምዚ ዝበለ ግፍዕን ውርደትን ይወርዶ ኢሉ ክሰምዖ ወይ ክቕበሎ ኣይከኣለን። ስለዚ ንኢየሱስ ኣግልል ኣቢሉ ጎይታይ የድሕንካ ኣባ ደኣ እዚ ነገር እዚስ ከቶ ሃባኻ ኣይውረድ እናበለ ገንሖ። የሱስ ብዝያዳ ዘጓሃዮ ዝጓሃየ ኮይኑ ብዝገደደ ነቲ ብፁእ ኢኻ
ከውሒ ኢኻ መፍትሕ መንግስቲ ሰማይ ክህበካ እየ እናበለ ዝምጉስዎ ዝፀንሐ ካባይ ርሓቕ ሰይጣን እናበለ ኣርሓቆ መሳርሒ ሰይጣን ኣይኮነን ዝበሃል ዘሎ ብርእሱ ሰይጣን እዩ ዝበሃል ዘሎ ሰይጣን ኣብ በረኻን ኢየሱስ ክፍትኖ ከሎ ሓደ ካብቲ ዘቕርበሉ ንግስነት መስቀል ዘይብሉ እዩ ጴጥሮስ ከዓ ሓደ ዓይነት ንግስነት ከምቲ ሰይጣን ዘቕርበሉ ፈተና እዩ ዘቕርበሉ ዘሎ ሓደ ዓይነት ስም ከዓ ተዋሂብዎ ሰይጣን ክብሪ ዓለምን ንግስነትን ኣርእይዎ እዚ ከዓ ክብሪ ንግስነት ዘለዎም ግን ስቓይ መከራ ዘይደልዩ ጴጥሮስ ከውሒ ዝበሃል ዝነበረ ዓንቃፊ ተባሂሉ ንስኻ ናይ ሰብ እምበር ናይ ኣምላኽ ኣይተሓሰብን ኢኻ ተባሂሉ ሳልሳይ ሓቀኛ ትርጉም ክርስትያናዊ ረድኢ ወይ ሃዋርያ ንጴጥሮስ ካብኡ ኣርሒቑ ናብቶም ካልኦት ሃዋርያቱ ግልፅ ኢሉ ክስዕበኒ ዝደሊ ሂወቱ ይመንን መስቀሉ ኣልዒሉ ድማ ይስዓበኒ ከመይቲ ንሂወቱ ከጥሕና ዝደሊ ከጥፋኣ እዩ እቲ ንሂወቱ ምእንታይ ዘጥፋኣ ከዓ ክረኽባ እዩ በሎም ኣብዚ ኢየሱስ ናይ ሓደ ክርስትያናዊ ረድኢ ብኸመይ ሂወት ክመርሕ ከም ዘለዎን ክገብሮ ዘለዎን ንክርስቶስ እናሰዓበ ዝኽተሎ መገዲ እዩ ዝነግር ዘሎ ሃዋርያ ክርስቶስ ዝኸውን ሰለስተ ነገራት ኣለዋ ክገብረን ዘለዎ መጀመርያ ሂወቱ ክምንን ኣለዎ ብንቡር ኣዘራርባ ርእስኻ ምምናን ክበሃል እንከሎ ንርእስኻ ምክሓት ንርእስኻ ከምዘይናትካ ምርኣይ ማለት ካብ እትገብሮ ወይ ዘለካ ከይትገብር ርእስኻ ምዕጋት ኢየሱስ ርእስኻ ክሓት ክብል እንከሎ ኣብ ነፍሲ ወከፍ ካልኢት ናይ ሂወትና ንርእስኻ እምቢ ንኣምላኽ ግን ሕራይ ምባል ማለት እዩ ሂወትካ ምእምናን ማለት ንሓደን ንመጨረሻን ግዜ ንክብሪ ርእስኻ ኣለኹ ንክብሪ ኣምላኽ ካብ ምባል እሞ ናይ ሂወት ኣምላኽ ምንጪ ጌርካ ምውሳዱ ካልኣይ ሃዋርያ መስቀል ኣልዒሉ ንኢየሱስ ዝስዕብ ክኸውን ኣለዎ እዚ ማለት ሃዋርያ ክርስቶስ ንኩሉ ናይ መስዋዕትነት ተፅዕኖ ክስከም ኣለዎ ክርስትያናዊ ሂወት ኣብ ኣገልግሎታውን መስዋዕትን ዝተመስረተ ክኾን ይግባእ ንክርስቶስ ከገልግል ኢሉ ንግላዊ ድልየቱ ዝሓድግ ማለት እዩ ግዚኡን ኩሉ ምቾቱን ምእንቲ ክርስቶስ ኢሉ ክስው ኣለዎ በዚ ምክንያት ነፍሲ ወከፍ ሃዋርያ ብቐጻሊ ኣምላኽ ካብኡ እንታይ ከም ዝደሊ ከምኡ ካሊእ ካብኡ ዘየድልዮም ክፍፅም ዝተሰናደወ ክኸውን ይግባእ ነዚ ኩሉ ክገብር ምእንቲ ክርስቶስ ኢሉ ስቃይን ንኩሉ ዕንቅፋታትን ክፀውር ኣለዎ ሳልሳይ ሃዋርያ ዕለት ዕለት ንኢየሱስ ክርስቶስ ክስዕበ ኣለዎ እዚ ማለት ከዓ ዕለት ዕለት ኣብ ክርስቶስ ምሉእ እምነት ገይሩ ብሓሳቡን ብቓሉን ብግብሩን ክምስክርን ክገብርን ኣለዎ ኢየሱስ ንፁር ዝገበሮ ኣብ መስቀል ከም ዝኸይድ ሃዋርያ ከዓ ብድላዮም ክስዕብዎ ከም ዘለዎም መገዲ ሂወት ኣብ መገዲ መስቀል ጥራሕ እዩ ዝርከብ እዚ ከዓ ኣብ ሞት ዝውዳእ ዝሰዓርን ዘይኮነ ኣብ ሓድሽ ሂወትን ግርማን ክብርን ዝብፅሕ ሃዋርያ ወይ ርድኢ ምዃን ብዛዕባ ዓወታት ክብሪ ደረጃ ምጉንፃፍ ኣይኮነን እቲ ሓሳዊ ዝኾነ ሂወትና ኸባና ጨርሽና ምሳርሓቕና ጥራሕ እዩ ንሓድሽ ሂወት ኣባና ዘየተኮረ ኣብ ኣምላኽ ጥራሕ ዘተኮረ ክንሕዝ ንኽእል እዚ ትምህርቲ ምሳሌ እዩ ትርጉሙ ከዓ ብንፁር ጌርካ ምርኣይ ሂወት እንረክብ ሂወት ብምጥፋእ እዩ ስቓይን ሞትን ኣብ ሂወትን ግርማን ይመርሑ ሰብነትኩም ህያወን ቅዱስን ንኣምላኽ ባህ ዘብልን መስዋእቲ ጌርኩም ኣቕርብዎ ቅዱስ ጳውሎስ ኣብ ሮሜ ዝፀሓፋ መልእኽቱ ምዕራፍ 12 ካብ ቁፅሪ 1 ክሳዕ 2 ነቲ ኣምላኽ ዝገበረሎም ምሕረት ድሕሪ ገሊፅሎም ንገዛእ ርእሶም ከም ህያው መስዋእቲ ክቕርቡ ይነግሮም ነቶም ብክርስትና ኣሕዋቱ ሰብነቶም ህያውን ቅዱስን ንኣምላኽ ባህ ዘብል መስዋእቲ ገይሮም ክቕርቡ ይምሕፀኖም ንኣሬማዊ ባህልን ስርዓታትን እናነበሩ ንክርስትያናዊ መንነቶም ከየጥፍኡ ይምሕፀኖም ዝኾነ ፍቓድ ኣምላኽ እንታይ ምዃኑ ምእንቲ ኸማ መርሚርኩም ክትፈልጡ ኣእምሮኹም ብምሕዳስ ተለወጡ እምበር ነዚ ዓለም እዚኣ ኣይትምሰልዋ ስለዚ ሓዲስ ኣእምሮ የድልዮም ከምቲ ኢየሱስ ዝደልዮ እምበር ከምቲ ኣብ ናይ ሎም ወንጌል ጴጥሮስ ዝተመነዮ ክኾነ ይግባእን ኣብዚ ዓመት ኣብ ዝዛዝመሉ ዘሎ እዋን ምስ ናይ ሎሚ ንባባትና ተሓሒዝና ክንርእዮ ከለና ብሓቂ በዳሂ ዝኾነ ሓሳባትን ሕቶታትን ኣብ ልብና ክመፅእ ይኽእል እዩ ኢየሱስ ቀጥታዊ ርክብ ኣብ መንጎ ሃዋርያን መስቀልን ከም ዘሎ ይነግረና
برقص مسكل زخفئ مقصعتي كاب كل خفقات زل عليه ملكس قاين موتن هيوتن يسوس إيو أم مسكل زخوني زحقوس نقر يبلون انتو خوني نعانا نخرسيان ملكت نايتي بخرسوس ترغب دحنت موتن تنسائن كوينو أبناي نفس وكف كرسيان هيوت أب حمق قزيه يخون أب صبوق قزيه مسانا آخر كبهيو عيلوم وانجيل كم زبلنا نفسه وكف حواري خرسوس وي أماناي هيوت بملقات كنبرو زي بمقبار كعا نفسه وكف نمسكال كحقوف كم زقبق ينقرنا زينا يقدن زخوني متأسساريو مسكال زي بلو حواري عنات حواري عنات عيقونن مسكال زمال ليو هيوت ملقاتن امنتن تمرتو انجيلن او إيركبمو ملليئو فقري محرات امنات حقنات حدقات من السحر راحي يخون منتي فلوين كبرون علامان إلكا سقاي مقبال وقالوه زخون امون هواريا خرسطوس كاب سقاين كانزان نسا زخون هيوت كنبر اي كلنيو عبزيز اللون ايا زمن مسكال ترقومن ملكعن زقياري مسل مسكال عبعيات خرسيانات قزاوتين بيت شقاقاتن بيت شقاقاتن بزح وطاتان نرئي درقاء التقدامة يترقمو زغيري مسل زقنانتي مسرطاوي مسوع مسوعتا كرسوس كغيرانا يبلون بزح قزيا اللو خبس قاي كنحدم النفتنو القزي بقداما ومقدي نفعاتن اموناتن كرسيان كوينا ان الرأي اللو قزي بوخا عجبنا ان نبرق وانا اللو بانصاروخا بزحاتا اللو امونغونا منت امنتهم زموتو ولا اكوا كاب هيوتهم معالتا وسقاي قوانفهم صانعهم كاب امنتهم مختال كريستوسن فنكت زي بلو بزح قزي ازي بسقطان بزي موعو وعن ايوز قبر قن كل قزي تمساسالاي حق ايوز قلص كريستنا كريستيانا وامنت بزيادة تخرج ركب بمنصر سقاي كريستوس بمرق سقاي كرن كله ايو ابز عمد زازيمنا اب حدس عمد كان اتو او النساقابر اللو زلنا اوان اب هيوتنا ملس إلنا ازا املاخ زحبن عمد كمي احلفيا مس املاخن سبن بخمي احلفيا إلنا اب سموار سنان اتو مسكالي تسكي مدو احل فالخو إلنا مسكر رأسنا كنزات اوان اوانو ايو مدر سماي بمعنبابن فريكم زغير نحنا اوان بسناي قبرن فقرن بزيادة خنفري لبنانا املاخن خوطلو سيوهان نسبت وقتنا الصعوب وانجيل امانو ايلو خمس سبخي بفترسيان لوم اوان نفس وقفنا تنا الصعوب وانجيل امانو النابلت نحادس عمد كاب كل ما اصر تحاتيات وصينا اب املاخ تمليسنا عمتنا نجمر زمن ما تيوس بسلامة فصيمو أب حدث زمن ما رقص بسلامة فقرن يسقاقرنا بروخ حدث عمتي برلنا ناي سلام ناي فقري ناي محرات ناي كل يقبرلنا أملاخ أبانو بسيط في الصحاح

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬዲዮ በፌስቡክን ማድበብ ሐበሬታ ቫቲካን ኒውስ ክፍልትራ አቢልኩም ክትከታተሎ ከመትኸሉን ከም ኦንና ኢሜል አድራሻና tigrino@spc.vamohanu ንሕብር ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ዕለ 31 ነሓሰ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ዝሓለፈ ሰንበት ድሕሪ ቀትሪ ኣብ ክብረ በዓል እኖና ቅድስት ድንግል ማርያም ዘቀላይ ኣልባኖ ኣብ ዘዕረጎ መስዋዕተ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽ ዋና ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ለድሕርቲ ናብ ሃገረ ሩስያ ዘካየድዎ ሃዋርያዊ ምብጻሕ ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለ 31 ነሓሰ 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ቅዱስ ጴጥሮስ ኣዝዩ ሰብኣዊ ባህሪ ዝነበሮ ሰብ ከም ምንባሩ መጠንን ንሕና እውን ከምናቱ ልብና ኣብ እተደናገረሉ እዋን ከይተረፈ ብሓቂ እንታይ ከም ዝስማዓና ብትሕትና ንጐይታናን መድሓኒናን ኢየሱስ ክርስቶስ ክንነግሮ ከም ዘለና ኣዘኻኺሮም። ኣብ እምነትና ናብ ጸሎትናን ልብና ክደናገርን ከሎውን ከይተረፈ ብሓቂ እንታይ ከም ዝስማዓና ንጐይታናን መድሓኒናን ኢየሱስ ክርስቶስ ብትሕትና ብምንጋር ልክዕ ከም ቅዱስ ጴጥሮስ ቅንዕና ይሃልወና ብምባል ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ንጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ተላብዮም። ኣባኡ ድማ ኣብ ናይ ምሸት ክፍለ ጊዜ ኣብ ቀላይ ኣልባኖ ኣብ እተገብረ ዑደት ቅድስት ድንግል ማርያም ዘቀላይ ኣልባኖ ተሳቲፎም ቅዱስ ኣቦና ኣብቲ ዘካፈልዎ ኣስተምህሮ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ምስጢር ናይቲ ኣብ ቀረባ እዋን ዝፍጸም ሕማማቱን ሞቱን ትንሣኤኡን ንደቀ መዛሙርቱ ከም ዝገለጸሎም ዝነግር ክፍሊ ወንጌል ጠቒሶም ኣስተንተኑ። ርእሰ ሊቃነ ጳጳሳት ነቲ ጐይታ ዝበሎ ቃላት ካብቲ ብሓገዙ ንጸላእቶም ክስዕሩ ዝጽበይዎ ዝነበሩ ዕዉትን ሓያልን ትንቢታዊ መሲሕ ኣጸቢቑ ዝረሓቐ ከም ምዃኑ ኣፍልጦ ሃብሉ። ቅዱስ ጴጥሮስ ከዓ ምስቲ ጐይታ ዝነገሮም ነገራት ከም ዘይሰማማዕ ከም ዝገለጸሉን ብሓዘንን ተስፋ ምቑራጽን ንኢየሱስ ከም ዝገንሖ ኣፍልጦ ሃብሉ። ኣምላኽ ኣይበሎ ጐይታይ እዚ ስባ ፈጺሞ ኣባኻ ይኹን ክብሎ ተረኽበ። በዚ ኸምዚ ድማ ብዛዕባ ሰብኣዊ ባህርያትና ከም ንሓስብ ዝገብረና እዩ። ቅዱስነቶም ኣስዒቦም ከም ዝበሉ ንሕና እውን ንመንገድታት ኣምላኽ ክንርድኦን ክንቅበሎን ኩሉ ሳዕ ቀሊል ኣይኮነን። ብፍላይ ከዓ መንገድታት ኣምላኽ ካብቲ ናትና ኣዝዩ ርሑቕ ኣብ ዝኾነሉ እዋን ክብሉ ኣመልከቱ። ብተወሳኺ እውን ኣብ ኩሉ ናይ እምነትና ኣስተንትኖት ጐይታ ክፉእ ከም ዝኾነ ጌርካ ምሕሳብ ከም ፈተና ይለዓለና እዩ ወይ እውን ካብዚ ዝገደደ ንሱ ከም ዘይሰምዓና ወይ ብዛዕባና ከም ዘይሓስብ ጌርና ክንሓስብ ንፍትን ኢና በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም እዚ ከምዚ ዝበለ ምጥርጣር ንቅዱስ ጴጥሮስ ምስ ኣጋጠሞ ብሃታሃታ እውን እንተኾነ ክልተ ኣገደስቲ ነገራት ከም ዝምህረና ኣጉልሑ። እቲ ቐዳማይ ኣብ ከምዚ ዝኣመሰለ እዋናት እውን እንተኾነ ነቲ ምስ ጐይታ ዘሎና ርክብ ከቶ ክነቋርጾ ከም ዘይብልና እዩ በሉ። ኣብ ክንድኡስ ነቲ ካባና ዝደልዮ ነገራት ንምርዳእ ዘጸግመና ምዃኑ ብምትእምማን ክንነግሮ ኣሎና ክብሉ እውን ተላበቡ። እቲ ኻልኣይ ድማ ንዕዮ ኣምላኽ ፈጺምካ ዘይምፍራድ ኣብ ክንድኡስ ነቲ ብተግባራቱ ኣቢሉ ዝግለጸልና ነገራት ወላ እውን ንትጽቢትና ኣብ ዘየማልኣሉ እዋን እንተኾነ ብትሕትናን ብጸሎትን ክንሰምዕ ኣሎና በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ከም ዝበሉ ጐይታናን መድሓኒናን ኢየሱስ ክርስቶስ ሰይጣን ካባይ ርሓቕ ኢሉ ከም ዝመለሰሉ ንዓኡን ነቶም ካልኦት ደቀ መዛሙርቱን ኣሰር ኣሰሩ ምእንቲ ክስዕቡን ገዛ ርእሶም ክኽዕዱን መስቀሎም ኣልዒሎም ክስዕብዎን ከም ዘለዎም ብምግላጽ ጴጥሮስ እውን ከምኡ ክገብር እዩ ተጸዊዑ ክብሉ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ኣስተንትኖኦም ብምቕጻል ቅዱስ ጴጥሮስ ነዚ ምስ ሰምዐ ነዚ ከም ሓደ ብድሆ ተቐቢሉ ነቲ ከም መድሓኒኡ ገይሩ እተቐበሎ ንዝበሎ ቃላት ክርስቶስ ኣብ ዝተረፈ ሕይወቱ ክሳብ ሰማዕትነት እውን ከይተረፈ እሙን ኮይኑ ክቕጽል ክኢሉ እዩ ክብሉ መስከሩ። በዚ ምኽንያት እዚ ቅዱስ ኣቦና ነቶም ኣባኡ ተረኽቡ ምእመናን ምስ ቅዱስነቶም ሓቢሮም ንጐይታ ክልምኑ ጻውዒት ኣቕረቡሎም። ንሕና እውን ልብና ኣብ እተደናገረሉ እዋን እውን ከይተረፈ ብሓቂ እንታይ ከም ዝስምዓና ጐይታናን መድሓኒናን ኢየሱስ ክርስቶስ ብትሕትና ክንነግሮ ኣብ እምነትናን ኣብ ጸሎትን ከም ቅዱስ ጴጥሮስ ቅንዕና ምእንቲ ክህልወናን ንጸሊ ክብሉ ተላበው ኣስዕብ ኣቢሎም እውን ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ካባና ዝደልዮ ንላዕሊ ንምቕባል ከም ቅዱስ ጴጥሮስ ተኣዛዝነት ንማዕብል በሉ ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ኣስተንትንኦም ኣብ እግሪ መስቀል ወዳ ኢየሱስ እኳ ንመደባት ኣምላኽ እተኣዘዘት ቅድስቲ ድንግል ማርያም ብኣብነታ ክትሕግዘና ጸልዮም
1: ሰሊካን ጳጳሳት ሊዮን መባል 14 ዕለ 30 ሓሰ ካብ ካስተር ጋንዶልፎ ፍርቅ መዓልቲ ድሕሪ ዘዕረጎ ጸሎት መልኣከ እግዚኣብሄር ኣብ ዘቕረባ እዋን ኣብ ሃይቲ ዝተፈጸመ ህልቂት ኮኒኖም ጆሆ ዝተታሕዙ ንኽፍትሑ ህፁፅ ፃውዒት ኣቕሪቦም ኣብ ኔፓል ብዓማይ ዝቝፀሩ ንሞት ሓደጋ ዘቃልዕን ብኣሽሓት ዝቝፀሩ ድማ ደሃዮም ዘጥፈአን ኣዕናዊ ውሕጅን ምህማም መሬትን ስዒቡ ዘሎ ከቢድ ሓደጋ ምኽንያት ነቲ ሃገር ጭቡጥ ሓገዝ ክለኣኽ ደጊሞም ፃውዒት የቕርቡ ካብ ሃይቲ ብዛዕባ እቲ ኣብ ከንስኮፍ ዝተፈፀመ ጀምላዊ ቅትለት ብዙሓት ሰባት ከም እተቐትሉን ካልኦት ድማ ከም እተጨወዩን ዝሕብር ዘስካሕክሕ ፀብፃበ ከም ዝወፅን ቅዱስነቶም ነዚ መሰረት ገይሮም ኣብ ዝስምዖም መደረ ነቶም ግዳያትን ኣባይቲ ስድራኦምን ጸሎቶምን ቅርበቶምን ኣረጋጊፆም ኩሎም ጆሆ ዝተታሕዙ ብዘይወዓለ ሕደር ክፍትሑ ኣሓትት ንኩሎም እቶም ተሓተቲ ድሕነት ህዝብን መረጋጋፅን ኩሉ ዓይነት ዓመፅ ከበቅዕን ጭቡጥ ተወፋይነት ክህሉ ልባዊ ፀውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን ነቶም ኣብ ኔፓልን ቲቤትን ብዘጋጠመ ኣዕናዊ ውሕጅ ዝተሓሰዩ ጸሎቶም ኣረጋጊፆም ሞእመናን ምእንቲ እቶም ዝሞቱን ዝተጎድኡን ዝጠፉን ኣባይቲ ስድራኦምን ኣብቲ ዝካየድ ዘሎ ህፁፅ ምላሽ ንምሃብ ኣብ ድሕነት ሂወት ንዝሳተፉን ክጽልዩ ዓዲሞም ናይ ኩሉ ሰብ ስክፍታን ተወፋይነትን ስቓይ ንምቕላልን ነቶም ዝተጐድኡ ህዝቢ ዘድሊ ሓገዝን መምጽኣን ይሕግዝ ከም ዝበሉን ዝሓበር ዜና ቫቲካን ኣስዒቡ ቅዱስነቶም ብናይ ቅዱስ መንበር ላዕላይ ቤት ጽሕፈት ጉዳያት ግብረ ሰናይ ኣቢሎም ብካሪታት ዝጽዋዕ ናይ ኩላይት ቤተ ክርስቲያን ማሕበር ግብረ ሰናይ ጨንፈር ኔፓል ገንዘባዊ ሓገዝ ከም ዝለኣኹን በቲ ሓደጋ ዝተሃሰዩ ሰባት ኣዝዩ ህፁፅ ድሌታቶም ንምምላእ ሰብኣዊ ሓገዝ ከም ዘቕረቡን ኣፍሊጡ ምስ ሓዋርያዊ ልኡኽ ቅዱስ መንበር ኣብ ኔፓል ብምውሃ ሓድ ኣበርክቶ ርእሰ ሊቃነ ጳጳሳት ነታ ብመሪሕነት ሃዋርያዊ መስተናበር ዝመሓደር ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስቲያን ማሕበር ግብረ ሰናይ ጨንፈር ኔፓል ዝሳለጥ ፃዕርታት ሰብኣዊ ረድኤት ዝድግፍ ኮይኑ ድሕሪ እቲ ሓደጋ ኣብተን ቀዳሞት ሰዓታት ዝቐርብ ዘሎ ሓገዝ ኩሉ ንዝሰዓኑ ሰባት መግቢ መሰረታዊ ድሌታትን መፅለልን ንምቕራብ ዘጠቃልል ምዃኑ ዝሓበር ዜና ቫቲካን ኣስዒቡ ኣብተን ዝተጎድኡ ዞባታት ቁፅሪ ዝመቱ ሰባት እናወስኸብ ዝኽደሉ ዘሎ እዋን ሰራሒታት ረድኤት ይቕፅል ከም ዘሎን ኣብ መንጎ ኔፓልን ቲቤትን ልዕሊ 700 ሰባት ከም ዝሞቱን ብውሕዱ 3,000 ድማ ገና ድሃዮም ከም ዘይተረኽበ የመላኽት ርእሰ ሊቃነ ጳጳሳት ለዮን ዝሓለፈ ሓሙስ ዕለት 27 ነሓሰ ኣብ ናይ ቅዱስ መንበር ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ዘመሓላለፎ መልእኽቲ ቴሌግራም ብዛዕባ እቲ ዘጋጠመ ሞትን ማሕሰይትን ሰፊሕ ዕንወትን ዝተሰምዖም ሓዘን ገሊፆም ነፍሳት ናይቶም ዝሞቱ ንምሕረት እቲ ኩሉ ዝኽእል ፈጣሪ ኣወኪፎም ንሓዘንተይናታት ድማ ልባዊ ፅንዓት ክሃብኩም ቢሎም ብተወሳኺ ነቶም በቲ ሓደጋ ዝተሃሰዩ መንፈሳዊ ቅርበቶምን ነቶም ኣብ ቅፃል ስርሒታት ምድላይን ምድሓንን ሂወት ዝተዋፈሩ ኣባላት ህፁፅ ረድኤት ድማ ጸሎቶም ከም ዘረጋገፁ ዜና ቫቲካን የዘኻኽር ብድሕሪ እዚ ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ዕለት 28 ነሓሰ ኣብ ዓመታዊ ክብረ በዓል ቅዱስ ኣጎስጢኖስ በዓል ሂፖ ምእመናን ምእንቲ ሰላም ዘቕርቦ ጸሎት ክቕፅሉ ከም እተማሕፀኑ ቅዱስ ኣጎስጢኖስ ብዛዕባ እቲ ክርስቶስ ንደቂ መዛምርቱ ክፍትትዎ ዘቕረቦ ንኩሉ ዝምግብ እንጌራ ከም ምልክት ሰላም ዘቕረቦ ምስሊ እናሓሰቡ ብዝሒ እቶም ብትብዓት እንጌራ ሰላም ዘካፍሉን ዝዕድሉን ምፍለላይ ዝሰዓሩን ፍትሒ ዘስፍሑን የቕሬታ ዝገብሩን ንጽቡቕ ኩሎም ዝዋፈሩ ከም ዝጸለዩ ዜና ቫቲካን ኣፍሊጡ
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጋንዶልፎ ኣብ ዘዕረግዎ መስዋዕተ ቅዳሴ ኣብ ዘካፈልዎ ስብከት ቃል ኣምላኽ ብዛዕባ ጽባቐ ናይ ተራ ተግባር መንፈሳውነት ኣስተንተኑ ኣብዛ ንይቕረ ምባል ከም ገርህነት እትነጽጎ ዘላ ዓለም ኣብ ኣምላኽ ምእማን ናብ ሰላም ዝመርሕ መንገዲ ክኸውን ከም ዝኽእል እውን ኣጉልሑ ድሕሪ መስዋዕተ ቅዳሴ ቅዱስ ኣቦና ኣብ ክብረ በዓል ቅድስቲ ድንግል ማርያም ዘቀላይ ኣልባኖ ኣብ ዝተኻየደ ዑደት ንምስታፍ ኣብ ቀላይ ኣልባኖ ብጀልባ ብምዕዋድ ታሪኽ ሰሪሖም ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 29 ነሓሰ ኣብ ካስትል ጋንዶልፎ ኣብ እትርከብ ቤተ ክርስቲያን ደብረ ቅድስተ ማርያም ዘቀላይ ኣልባኖ መስዋዕተ ቅዳሴ ኣዕሪጎም ኣብቲ ኣብ ቀላይ ኣልባኖ ኣብ ዝተኻየደ ልማዳዊ ዑደት ኖና ቅድስቲ ድንግል ማርያም እውን ተሳቲፎም ርእሰ ሊቃነ ጳጳሳት ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ልዕሊ ማይ ብእግሩ ተጓዕዘሉ ዛንታ ዝገልጽ ክፍሊ ወንጌል እንከስተንትኑ ድማ ነቶም ኣባኡ እተረኽቡ ምእመናን ኣብ መንጎ ዝስቓይን ዓመፅን ምክፍፋልን ዝመልኦ ዓለም ኣንጻር ንፋስ ደው ብምባል ብእምነት ክጸንዑ ኣተባብዕዎም እቲ ከም ናይ ሓደ ፋን ቅርጽ ዘለዎ ህንፃ ቤተ ክርስቲያን ዘደብረ ቅድስተ ማርያም ዘቀላይ ኣልባኖ ከም ሓደ ብልሑ ተገብረ ጃልባ እዩ ዝመስል እዚ ኸኣ ምስቲ ኣከባብያዊ ኩነታት ዝሰማማዕ ምቹእ ቦታ ኮይኑ ናብቲ ኣብ መንጎ ክድኽዶታት ኣልባኖ ዝርከብ መስቀል ዘምርሕን ዘራኽብን እዩ ኣብ እዋን መስዋእቲ ቅዳሴ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ብዛዕባ ባሕሪ ገሊላ ኣስተንተኑ ኣባኡ ድማ ጐይታናን መድሓኒናን ኢየሱስ ክርስቶስ ብልዕሊ ማዕበል ብማየማይ ክኸይድ እንከሎ እምነት ክህልወና ከም ዝተማሕፀነና እውን ኣስተምሃሩ እዚ ቃል ተስፋ እዚ ጸገማት ናብ ተስፋ ምቑራጽ ክመርሕ ከም ዘይብሉ እዩ ዘስተምህርና ብምባል ቅዱስ ኣቦና ገለጹ እዚ ሎሚ እንገብሮ ዘሎና ዑደት እውን ንባዕሉ ነዚ ከም ዘዘኻኽር ሓሳባቶም ኣካፈሉ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ልዕሊ ማይ ብእግሩ ክጓዓዝ እንከሎ ነቶም ብፍርሒ ተዋሒጦም ዝነበሩ ደቀ መዛሙርቱ በጽሖም ነቲ ማዕበል ምሰህደአ ድማ ብሰላም ናብ ገምገም ከም ዝምለሱ ገበሮም ርእሰ ሊቃነ ጳጳሳት ልዮን ወሲኾም ብልክዕ ኣዝዮም ኣብ ዝፈርሕሉ እዋን ብምሕረት ጐይታ ኣንጻር ንፋስ ሰላም ምእንቲ ክረኽቡን ምስኡ ሓቢሮም ናብቲ ዝደለይዎ ቦታ ምእንቲ ክበጽሑን እምነት ክህልዎምን ክጽልዩ ተማሕጸኖም ብምባል ኣዘኻኸሩ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ወንጌል ክንለማመዶ ዝምህረና ናይ ሕብረት ኣተሓሳስባ ብዘይ ምጥርጣር ምስ ዓቡ ኣድላይ ምዃኑ እውን ኣመልከቱ 4,000 ሰብኡትን ኣንስትን ብ7 ጌራን ሒደት ዓሳን ድሕሪ ምምጋቡ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቂ መዛሙርቱ ኣብ ኢየሩሳሌም ክቕበሎ ዘለዎ ሞትን ትንሣኤን ከም ዝመጽእ ገለጸሎም ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ድሕርቲ ዝፈጸሞ ብዙሕ ተኣምራት ሂይወቱ ብነጻ መስዋእቲ ብምግባርን ከም እተቖርሰ እንጌራ ገይሩ ገዛ ርእሱ ኣብ መስቀል ብምቕራብ ክብሩ ብንጹር ከም ዘንጸባርቕ ገለጸሎም በሉ እቲ ተልኽኡ ክቕጽል ዝደሊ ሰብ ልክዕ ከምኡ ክገብር ከም ዘለዎ ብንጹር ገሊጹ እዩ ሓደ እኳ ክስዕበኒ ዝደሊ ርእሱ ይኽሓድ መስቀል ኣልዒሉ ኸኣ ይስዓበኒ በለ ስለዚ ይብሉ ርእሰ ሊቃነ ጳጳሳት ፍቕሪ ጥራይ ከም እተድሕን ሓሳብ ኣቕረቡ ምእመናን ከኣ ዘርእዚ መወዳእታ ዘይብሉ ፍቕሪ ኣብ መላእ ዓለም ክዘርኡ ተማሕጸኑ ርእሰ ሊቃነ ጳጳሳት ልዮን ወሲኾም ቅዱስ ጴጥሮስ እውን እንተኾነ ነዚ ሓድሽ እተፈላለየን ኣተሓሳስባ ንምቕባል ኣጸጊምዎ እዩ ጐይታናን መድሓኒናን ኢየሱስ ክርስቶስ ግና መንገዲ ፍቕሪ ጥራይ እዩ መንገዲ ህይወት ክብል ገለጸሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ስብከቶም ብምቕጻል ጽልእን ዓመፃን ከንቱ ምዃኑ ኣጠንቂቖም ጽልእን ዓመፃን ናብ ጥፍኣትን ሞትን ጥራዩ ዝወስድ ደኣ እምበር ናብ ጽቡቕ ነገር ኣይምርሕን እዩ ዋላ እውን ነቲ ዘጋጥመና ዘይፍትሓዊ ተግባራት ምላሽ እንተኾይኑ ነዚ ካብ ንኣሽቱ ኩነታት ስድራ ቤትና ትሒዝና ክሳብ እቲ ዓብዪ መድረኽ ዓለም መዓልታዊ እንዕዘቦ ዘለና ኩነት እዩ ካብ ውልቀ ሰባት ክሳብ ህዝብታትን ብሄራትን ኩሉ መዳይ ህላወ ደቂ ሰባት ህይወትን ተስፋን ህድኣትን ሰላምን ከም ዘድልዮ ነቶም ኣባኡ ተረኽቡ ምእመናን ኣዘኻኸርዎም ስለዚ እቲ ቝስሊ ብምኽንያት ዝኾነ ይኹም በደል ብዘየገድስ እከይ ንሰብኣውነትና ከበላሸዎን ኣብ ልብና ዕንወት ክፈጥር ኣይንፍቀደሉ ክብሉ እውን ተላበዉ ርእሰ ሊቃነ ጳጳሳት ኣስዒቦም ካብ ወለዶ ናብ ወለዶ ዝሰጋገር ተራ መንፈሳዊ ተግባር ከም ውፅኢታዊ መንገዲ እምነት መንፈሳዊ ተሓድሶን ምዃኑ እውን ኣስተንተኑ ደድሕሪ መስዋእቲ ቅዳሴ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ምእመናንን ካብታ ቤተ ክርስቲያን ብስርዓተ ዑደት ብምውፃእ ንሓወልቲ ኖና ቅድስቲ ድንግል ማርያም ዘቀላይ ተሰኪሞም ብጎደናታት እተኸተማ ሓሊፎም ክሳብ እቲ ትሮፒካና ዝበሃል ስፍራ እውን በጽሑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ማያት ቀላይ ኣልባኖ ኣብ እተገብረ ዑደት እውን ዝተኻፈሉ ናይ መጀመርታ ርእሰ ሊቃነ ጳጳሳት ኮኑ እዚ ስርዓት እዚ ድሕርቲ ኣብዛ ንእሽቶ ኸተማ ዞባ ላትስዮ እተኻየደ ውግእ ካብ 6 ክሳብ 7 ስድራ ቤታት ንላዕሊ ካብ ዘይነበረሉ እዋን ኣትሒዙ ዝግበር ዝጸንሐ መንፈሳዊ ተግባር እዩ
1: እዚ ዜና ቫቲካን እዩ ኣብ መዛዘምት ልኡኾኦም ኣብ ሞስኮ ናይ ቅዱስ መንበር ፀሓፊ ርከብ ምስ ሃገራትን ኣህጉራዊ ትካላትን ሊቀ ጳጳሳት ፖል ሪቻርድ ጋላሃገር ብዛዕባ ጉዕዞኦም ምስ ዜና ቫቲካን ኣብ ዘካይድዎ ቃለ ማሕትት ሰላም ብዘተ እምበር ብሓይሊ ከም ዘይረጋገፅ የጉልሑ ነዊሕ ጉዕዞ እዩ ነይሩ እንክብሉ ሊቀ ጳጳሳት ፖል ሪቻርድ ጋላሃገር ገሊፆም ቅድሚ 2022 ዓመተ ምሕረት ሓደ ሰብ ኣብ ሞስኮ ኣብ ውሽጢ ሒደት ሰዓታት ክበፅሕ ዝኽእል ከም ዝነበረን ሎሚ ግን እቲ መገዲ ነዊሕ ኮይኑ ኣሎ እዚ ድማ ኣብ መንጎ ሩስያን ዩክራይንን ዝተበገሰ ውግእ ስዒቡ ኣብ መንጎ ሩስያን ሃገራት ኤውሮጳን ዝተፈጥረ እገዳ ናይ ዶባት ምቁራፅ ዘስዓቦ ምዃኑ ብምምልካት እዚ ጉዕዞ እዚ ቅዱስ መንበር ክትኽተሎ እትደሊ ዘተ ዘለዎ ኣገዳስነት ዘረጋግፅ እዩ ንዓመታት ብናይ ፌደራላዊት ሩስያ ልኡካ መንግስቲ ኣብ ቅዱስ መንበርን ኣብ ሞስኮ ናይ ቅዱስ መንበር ሃራይ ልኡክ ሊቀ ጳጳሳት ጆቫኒ ዲኣኒየሎን ዝተባባዐ ምዃኑ ኣጉሊሖም ብስም ቅዱስ መንበርን ብበረኸት ርእሰ ሊቃነ ጳጳሳትን ዝተገብረ ጉዕዞን ንዘተ ዘሎና ተወፋይነትን ኣገዳስነትን ዘረጋግፅ ምዃኑ የስተብህሉ ብወገን ሰበስልጣን ሩስያ ንጉዕዞኹም ናብ ሞስኮ ርኡይ ሞሳ ከም ዝነበረን እዚ ድማ ካብቲ ምስ ሚኒስትር ጉዳያት ወፃኢ ላቭሮቭ ኣማኻሪ ኡሻኮቭን ዝገበርክሞ ዘተ ዝመፅእ እዩ እቲ ምስ ዩክራይን ዝካየድ ዘሎ ኩናት ብዙሕ ኣቃለቦ ክወሃቦ ገይሩ እዩ ነቲ ተፃብኦታት ንምውጋድ እቲ እንኮ መገዲ ናብ ስነመላዊ ክሊኣዊ ርክብ ምምላስ ምዃኑ ብዙሕ ግዜ ኣስሚርኩምሉ ኢኹም እወ ከቢድ ዘተ እዩ ምኽንያቱ እቲ ኩናት ብዝቐፀለ መጠን ዝምድናታት ንምምላስ ዝያዳ ከቢድ ስለ ዝኸውን ብዙሓት ግዳያት ኣለዉ ብዙሕ ክፉት ቁስሊ ኣሎ ግን ኣፀቢቕና ከም እንፈልጦ ብታሪክ ኩሉ ግርጭታት ኩሉ ውግእ ብዘተ ብስምምዕ ከም ዝውዳእ ድሕሪኡ ድማ ሓደ ሰብ ኣብ መንጎ እቶም ተዋጋእቲ ነበር ዝምድናታት ክምለስ ከም ዝጅምር በዚ መንፅር ስነሚላዊ ክሊኣዊ ርክብ ክኸውን ዝኽእል ፍታሕ የቕርብን ኣብዚ መዳይ ድማ ይነጥፍን እዚ እውን ከም ቤተ ክርስቲያን ክንእወጆ ሓላፍነትን ግዴታን ኣሎና ብዛዕባ ሰላም ክንዛረብ ብኩናት ዝተሸገራ ነፍሳት ንምትብባዕ ከምኡ እውን ትብዓት ይሃለኹም መገዲ ሰላም ሕቆፉን ዝሓሸ መዓልቲ ናይ ምእማነ ተስፋ ይሃለኹም ክንብል ኢና ናብ ሞስኮ ዝኸድና በዚ ብመሰረቱ ድማ ናይቲ ጉዕዞ መልእኽቲ እዚ እዩ ነይሩ ክብል እኽእል ድሕሪ እቲ ክልቲኣዊ ኣኼባ ሚኒስትር ጉዳያት ወፃኢ ላቭሮቭ ኣብ ዝገበሮ ቃለ ማሕትት ኣብ እዋን እቲ ዘተ ነቲ ግጭት ኣብ ዝሓፀረ እዋን መወዳእታ ንምግባር ኣብ ሓፈሻዊ ፃውዒት ጥራይ ከም ዝተሓፀርኩም ገሊፁ እወ ሓቂ ድማ እዩ እዚ ልክዕ መስመርና እዩ ወትሩ ኣቂብናዮ ዝፀናሕና እዩ ቅዱስ መንበር ኣብቲ ዘተ ኣይትኣትውን እያ ግብራዊ መፍትሒ እውን ኣይተቐርብን ምኽንያቱ እዚ ቀጥታዊ ሓላፍነት ናይቶም ተዋጋእቲ ወገናት ስለ ዝኾነ ቅዱስ መንበር ግና ነዚ ሓላፍነት እዚ ብምዝካር ብዕቱብ ዘተ ንምጅማር ሰናይ ድሌት ካሪኡ ትዕድሞም ከምኡ እውን ንፌደራላዊት ሩስያን ዩክራይንን ከምኡ እውን ንካልኦት ሃገራት ንዘተ ዝኸውን ቦታታት ንምፍጣር ዝኾነ ፃዕሪ ዕሽሽ ከይብላ ብምሕታት ይኸውን ኣብ ቅድሚ እቲ ብሰንኪ ኩናት ዝወረደ ስቃይ ሰላማዊ ህዝቢ ካርዲናል ማቴዎስ ሱፒ ናብ ፌደራላዊት ሩስያ ዝገበረዎ ጉዕዞ እውን ኣብ ግምት ብምእታው ሰብኣዊ ስጉምቲ ምሕያል ከም ዘድሊ ዓቂብኩም ኣለኹም ቀዳምነት ዝወሃቦ ነገራት እንታይ እዩ እዚ ሸናክዚ መሰረታዊ ስለ ዝኾነ ኣብዚ መዳይ ዝቅዱስ መንበር ድሮ ኣበርክቶ ኣተቐርበ ኣላ እዚ ድማ ክሳብ ሕጂ ኣዝዩ ዝምስገን ቃል ኪዳን እዩ ቅዱስ ኣቦና ባዕሎም ቅድሚ መኻደይ ኣብ ሰብኣዊ ሸነኸ ክንፅሕሪ ኣሎና ኢሎምኒ ንሕና ድማ ከምኡ ኢና ገርና ናይ ካርዲናል ልትሱፒ ናይ ሰላም ተልእኾ ክቕፅልን ብቕልጡፍ ናብ ሞስኮ ክምለሱን ተስፋ ንገብር እዚ ድማ ናይቲ ከባቢ ቤተ ክርስቲያንን ካቶሊካውያን ማሕበረሰባትን ዝገብርዎ ዘለዉ ምስክርነት ክኸውን እዩ ቅዱስ መንበር ናይ ዘተ መገዲ ዳግማይ ንምኽፋት ነዚ ንምእንጋድ እውን ኣባይቲ ፅሕፈታ ኣቕሪባ ኣላ እዚ ዕድመ ብኸመይ ተቐባልነት ረኺቡ ጭቡጥ መልክዕ ክሕዝ ይኽእል ቅድሚ ሕጂ ኣቐዲምና ዘቕረብናዮም ክሳብ ሕጂ ጭቡጥ ዘይኮነ ዘሎ ቅድመ ኩነት እዩ ብወገን ስነሚላዊ ክሊኣዊ ርክባት ኣባይቲ ፅሕፈት ቀጥታዊ ናይ ተሳትፎ ድሌት ዘሎ ኣይመስልን እቲ ዘቕረብናዮም መለከቲ ተመስጊኑ እዩ በዚ መንፅር እቲ መልእኽቲ ንፁር ይኸውን ኣብዛ ናይ ሎም ዓለም ዝኾነ ሰብ በይኑ ንዝኾነ ነገር ክፈትሖ ኣይክእልን ክልትአን ሩስያን ዩክራይንን ማሕበረሰብ ዓለም የድልየን መሕዝነት የድልየን ፅቡቕ ቤት ፅሕፈታትና ንምክያድ ዘተ ብምቕራብ ድማ ቅዱስ መንበር ብዝኾነ ይኹን መገዲ ክትሕግዝ ድልውቲ እያ ኣብ ዝመዳይ እውን ትፅዕር ኣላ እቶም ዝምልከቶም ወገናት ክሓቱ ኣለዎም ንሕና ድማ ኩሉ ፀጋታትና ኣብ ዝመዳይ ከነዋፍር ድልዋት ኢና ኣብዚ ኣብ ሞስኮ እውን ንገለ ክፋል ስንምላው ክልኣዊ ርክብ ዓለም ክትራኸቡ ዕድል ረኺብኩም ኣብዚ ህሞት እዚ ሳሕቲ ዝረአ ስንምላው ክልኣዊ ርክበ ቅድስቲ መንበር ኣብ ሓደ እዋን ምስ ዩክራይንን ሩስያን ኣብ ዘተ ከዕወት ዘለዎ ዓቕሚ ኩሉ ሰብ ተከዳስነት ኣርእዩ እዩ እወ ኣብዚ ኣብ ሞስኮ ምስዝተፈላለዩ ወከልቲ ስንምላው ክልኣዊ ርክበ ተልእኾታት ዝገበርናዮ ርክባት መገዲ ዘተ ክፉት ንክኸውን ናይ ቅድስቲ መንበር ተበግሶ ንምሕያል የገልግል እዚ እቲ ክንስዕቦ ዘሎና መገዲ ምዃኑን ንሰባት ሃገራት ብግልፂ ክዛረብ እንተኮይነ ምንፃል ከምዘይጠቅም ብምእማን እዩ እዚ ናተይ ርእቶ እዩ ርዱእ እዩ ነፍሲ ወከፍ ሃገር ብናይ ገዛ ርእሳ ስነሜላ ኣቢላ ክትውስን መሰል ኣለዎ ኣብዚ ናብ ሞስኮ መፂና ካልኦት ኣብዚ ህሞት ዘይገበርዎ ብምፍፃም ክሳብ ሕጂ ዝተተግበሩ ኣገባባት ንዝምዓት ኣብ ምፍታሕ ውፅኢት የፍርዩ ድዮም ንዝብል ኣስተንትኖ ንዕድም ሞስ ሚኒስትር ጉዳያት ወፃኢ ላቭሮቭ ካብ ዝተራኸብኩምሉ ጉዳያት ኣብ ዝተፈላለየ ከባቢታት ዓለም ንዝርከቡ ክርስትያን ዝምልከት ጉዳያት እውን ነይሩ ኣብዚ መዳይ እዚ ቀዳምነት ዝወሃቦም ነገራት እንታይ እዮም ሞስ ሚኒስትር ጉዳያት ወፃኢ ሰርገይ ላቭሮቭ ንዓመታት ክፉት መትረብ ነይሩና እዩ እዚ ድማ ንኩናት ዩክራይን ጥራይ ዝምልከት ኣይኮነን ሩስያ ምስ ናይ ገዛእ ርእሳ ኦርቶዶክሳዊ ክርስትያናዊ ትውፊት ኣዝያ ዝተተሓሓዘት ስለ ዝኾነት ንኩሎም ኣብ ዝተፈላለዩ ክፋላት ዓለምና ሓደጋ ዝተቃልዑ ክርስትያን ናይ ሓባር ስክፍተ ኣሎ ብግብራዊም መዳይ ብዛዕባ ስደት ምዝራብ ቅኑዕ ዘይኮነ ግን ከዓ ውሕስነት ዘይብሉ ኣድልዎ ፅልእን ምግላልን ዝረኣየለን ሃገራት ኣለዋ ሩስያ እውን ብዛዕባ እዚ ጉዳይ ዝትሸቐል እዚ ናይ ሓባር ተወፋይነትና ከነሐድሰሉ እንፅዕረሉ ዓውዲ እዩ ኣብ እዋን ተልእኾኹም ምስ ካቶሊካዊ ማሕበረሰብ ሩስያ እውን ክትራኸቡ ዕድል ረኺብኩም ገዛ ርእሶም መጋበርያ ሰላም ክገብሩ ተማሕፂንኩም በዚ መንፅር ካቶሊካዊት ቤተ ክርስትያን ተወፋይነታ እንታይ ክኸውን ኣለዎ ምስቶም ኣባላት ሰቡፊ ሂወት ርቂ ተባዕትዮን ደቂ ኣንስትዮን ኣባላት ውሉደ ካህናትን ኣብ ዝገበርክዎ ርክብ ድሮ መጋበርያ ሰላም ምዃኖምን ኣብ መዓልታዊ ሂወቶም ድማ ከምኡ ከም ዘለውን ኣብ ነፍሲ ወከፍና ኣሽቱ ድድላት ኣብ ዝሰርሕሉ እዋን ከም ዘለውን ሓቢረዮም እየ ኣብ ሕብረተሰብ ፅልዋ ኣለዎም ጎረባብቲ እዮም ናይ ቤተ ክርስትያን ገብረሰናይ ስራሕ ንቅድሚት ዘሰጉሙ ሰባት ብትካላት ኣባይቲ ትምህርትናን ከምኡ እውን ክንክን ጥዕናን ዝህልው እዮም እዚ ድማ ቤተ ክርስትያን ንዕርቅን ሰላምን ዝድግፍ ተወፋይነታ ጭቡጥ መግለፂ እዩ እዚ ካብ ዝኾነ ቃል ብዘይደረት ዝያዳ ዕቱብ እዩ ምስ ላዕሎት ኣካላት ፓትርያርክ ሞስኮ ብፍላይ ድማ ሜትሮፖሊሳዊ ሊቀ ጳጳሳት ኣንቶኒዥ ናይ ቮሎኮላምስክ ኣቦ መንበር ክፍሊ ግዳማዊ ርክባት ኦርቶዶክሳዊት ቤተ ክርስትያን ሩስያ እውን ክትራኸቡ ዕድል ረኺብኩም ኢኹም ኣብ መንጎ ሜትሮፖሊሳዊ ሊቀ ጳጳሳት ኣንቶኒዥን ቅዱስቲ መንበርን ኣዝዩ ምዉቕን ሕውነታውን ዝምድና ኣሎ ብዙሕ ግዜ ምስ ቅዱስ ኣቦናን ምስ ፀሓፈ ቅዱስቲ መንበር ካርዲናል ፔትሮ ፓሮሊንን መሳይን ክራኸቡ ብዙሕ ግዜ ናብ ቅዱስቲ መንበር ዝመፁ እዮም እቲ ዝነበረና ርክብ ኣብ ትሕቲ ናይ ቅዱስቲ መንበር ናይ ክርስትያን ሓድነት ዘነቃቅሕ ላዕለዋይ ቤት ፅሕፈት ጥራሕ ዘይኮነስ ምስሉ ኩነታት ዝተኣሳሰሩ ሓዊስ ከዓ ዝተፈላለዩ ዛዕባታት ንመድህሳስ ክንራኸብ ግቡእ ኮይኑ ረኺብናዮ ኣዝዩ ዘተባብዐ ኣኼባ እዩ ነይሩ እዚ ድማ ኣዝዩ ብዙሕ ነገራት ከም ንካፈል ዘርኢ እዩ ዋላ እኳ ኣብ ገለ ሕቶታት ዝተፈላለየ ኣረኣእያታት እንተሃለወ ኣብ ተመሳሳሊ እዋን ግን መገዲ ወንጌል ክንስዕብ ንሓት ሕድና ክንተባባዐ ንደሊ ናብ ዕዮ ቤተ ክርስትያን ኣብ ሩስያ ክንምለስ ካቶሊካዊት ቤተ ክርስትያን ኣብቲ ሃገር ብዓውዲ ግብረ ሰናይ እተካይዶ ኣገልግሎት ኣዝዩ ኣገዳሲ እዩ እዚ ንፁር እዩ ቤተ ክርስትያን ኣብ ዘላቶ ቦታ ኩሉ ግዜ ፍቕርን ግብረ ሰናይን ክህሉ ኣለዎ ምስቶም ዕድለናታት ዘይኮኑ ምትሕግጋዝ ክህሉ ኣለዎ ኣብዚ ድማ ካቶሊካዊት ቤተ ክርስትያን ወጥሩ ንዚ መገዲ እዚ ትኽተል ኮይኑ ይስማዓኒ ኣብቲ ምስ ኣባላት ሰቡፊ ሂወት ደቂ ተባዕትዮን ደቂ ኣንስትዮን ውሉደ ክህነትን ዝተኻየደ ኣኼባ ዝቕልቀል ምስክርነት ኣዝዩ መሲጡ ንምኽንያቱ ዋላ እኳ ናይዞም ማሕበረሰባት ኣዝዩ ድሩት ፀጋታት እንተሃለዎም ኣብዛ ዓባይ ሃገር እውን ብቁፅሪ ኣዝዮም ውሕዳት እዮም ዝከኣሎም ብዓቢ ፅንዓት ይገብሩ ብዛዕባ ኩነታቶም ዘማርር ሰብ ኣይሰማዕኩን በንጻሩ ግን በቲ ሎሚ ኣብዚ ኣብ ሩስያ ዘቕርቦ ኣገልግሎት ዘለዎም ሓጎስ ኣስተውዒለ ኣብታ ናይ መወዳእታ መዓልቲ ጉዕዞኹም ናብ ሞስኮ ኣብ ካቴድራል ደብረ ንፅህተ ፅንሰት ሃለማርያም ሶተ ቅዳሴ መሪሕኩም ኣዝዩ ፅቡቅ ተሳታፍነት ዝነበሮ ፅምብል ቅዱስ ቁርባን እዩ ነይሩ። ምስ ብዙሓት መንእሰያት እዚ እውን ካብ መራኸቢ ብዙሓን ዓብዪ ኣቃለቦ ዝሰሓበ እዩ። ዝያዳ ዝተንከፈኩም ጉዳይ እንታይ እዩ? ሓቂ እዩ ኣዝዩ ፅቡቅ ተሳትፎ ዝነበሮ ቅዳሴ እዩ ነይሩ። ሓደ ሰብ ሓቂና ፅሑቅነት ናይቲ ሃይማኖታዊ ተመክሮ ክግንዘብ ይኽእል። እዚ ድማ ዘተባብዐ እዩ። ምክንያቱ ሓደ ሰብ ምናልባት ኣብዛ ዓባይ ከተማ ፋሕ ኢሎም ዘለዉ ውሁዳን ካቶሊካውያን ጉጅለታት ቀዳማይ ጦብላሕታ ክኸውን ይኽእል እዩ። እንተኾነ ግን ኣብዛ ውቅብቲ ካቴድራል ተኣኪቦም ንህወት እምነቶም ክምስክሩ ምርኣይ ኣዝዩ እዩ መሲጡኒ። ብሓቂ ልዕሊ ኩሉ ኣብ ልዕሊ ቅዱስ ኣቦና ዘለዎም ፍቕራዊ ቅርበት እዩ ነይሩ። እዚ ናይ ፍቕሪ ማእስር እዚ ምስ ተካኣይ ጴጥሮስ ዘሎ ምትእስሳር ኣብዚ ኣዝዩ ፅኑዕ ምዃኑ ሓደ ሰብ ክርኢ ይኽእል። እዚ ብሓቂ ምኽንያት ዘይተኣደነ ዕግበት እዩ። ወግዓዊ ተልእኮታት ኩሉ ግዜ ዓብ ትኩረት ዝገብረሉ ዓብ ፃዕሪ ዝገብረሉ ህሞት እዩ። ኣብ መወዳእታ ናይዞም ጉዕዞታት ግን ኩሉ ግዜ ስምዒታዊ መዳይ ኣሎ። ናብሮማ እንታይ ሒዝኩም ትምለሱ? ሓደ ሰብ ካብዚ ሕብረተሰብ ተሰናቢቱ ናብዚ መፃሉ ክምለስ እንከሎ ዝተወሰነ ናፍቆት ይስምዖ። መልእኽትና በይንኹም ኣይኮናን ንገድፈኩም ዘሎና ምስቶም ዝለኣኹና ክንዛረብ ናብ ሮማ ንምለስ ኣሎና። ኣዝና ድማ ቀረባኹም ኢና። ናይ ምምላስና ትርጉም ድማ እዚ እዩ። ኣብዚ ኣብዛ ዞባ ዓለም ዘሎ ኣዝዩ ከቢድ ዓመታት ኩላይ ቤተ ክርስቲያን ነዞም ማሕበረሰባት ብኸመይ ብዝያዳ ክትድግፎም ንጓሶታታን ምእመናንን ከተተባብዕን መንፈሳዊ ምትእስሳር ክትሕሉን ክትሓስብ ኣለዋ። ናብ ዝኾነ ክፋል ዓለም ንዑደት ክኸይድን ከለኹ ብድሕሪኡ ናብ ዓደይ እምለስ። እቶም ዝረኸብክዎም ሰባት ማሕበረሰባት ግን ኩሉ ግዜ ኣብ ጸሎተ ህልዋን እያቶም። ብዛዕባ ስንሜላዊ ክልኣዊ ርክብ መዳይ ናይቲ ተልእኾ እውን ከምኡ ክብል እኽእል እየ ኩሉ ግዜ። ስለዚ ድማ ኣብዚ ግዜ እዚ እውን ነቲ ናይ ሰላምን ፍትሕን ድሌታት ምስ ጸሎተይ እየ ዘጣምሮ። ምኽንያቱ ኣብ መወዳእታ ሰላም ህያብ ኣምላኽ እዩ። ንኽንቅበሎ እቲ ምድንጓያት ካባና እዩ። ህያብ ሰላም ወትሩ እዩ ካብ ኣምላኽ ዝበፅሓና እንክብሉ ዘካይዶ ቃለ ማሕትት ዛዚሞም። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ዕለ 31 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ዝሓለፈ ሰንበት ድሕሪ ቀትሪ ኣብ ክብረ በዓል እኖና ቅድስት ድንግል ማርያም ዘቀላይ ኣልባኖ ኣብ ዘዕረጎ መስዋዕተ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽ ዋና ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ለድሕርቲ ናብ ሃገረ ሩስያ ዘካየድዎ ሃዋርያዊ ምብጻሕ ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለ 31 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ቅዱስ ጴጥሮስ ኣዝዩ ሰብኣዊ ባህሪ ዝነበሮ ሰብ ከም ምንባሩ መጠንን ንሕና እውን ከምናቱ ልብና ኣብ እተደናገረሉ እዋን ከይተረፈ ብሓቂ እንታይ ከም ዝስማዓና ብትሕትና ንጐይታናን መድሓኒናን ኢየሱስ ክርስቶስ ክንነግሮ ከም ዘለና ኣዘኻኺሮም። ኣብ እምነትና ናብ ጸሎትናን ልብና ክደናገርን ከሎውን ከይተረፈ ብሓቂ እንታይ ከም ዝስማዓና ንጐይታናን መድሓኒናን ኢየሱስ ክርስቶስ ብትሕትና ብምንጋር ልክዕ ከም ቅዱስ ጴጥሮስ ቅንዕና ይሃልወና ብምባል ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ንጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ተላብዮም። ኣባኡ ድማ ኣብ ናይ ምሸት ክፍለ ጊዜ ኣብ ቀላይ ኣልባኖ ኣብ እተገብረ ዑደት ቅድስት ድንግል ማርያም ዘቀላይ ኣልባኖ ተሳቲፎም ቅዱስ ኣቦና ኣብቲ ዘካፈልዎ ኣስተምህሮ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ምስጢር ናይቲ ኣብ ቀረባ እዋን ዝፍጸም ሕማማቱን ሞቱን ትንሣኤኡን ንደቀ መዛሙርቱ ከም ዝገለጸሎም ዝነግር ክፍሊ ወንጌል ጠቒሶም ኣስተንተኑ። ርእሰ ሊቃነ ጳጳሳት ነቲ ጐይታ ዝበሎ ቃላት ካብቲ ብሓገዙ ንጸላእቶም ክስዕሩ ዝጽበይዎ ዝነበሩ ዕዉትን ሓያልን ትንቢታዊ መሲሕ ኣጸቢቑ ዝረሓቐ ከም ምዃኑ ኣፍልጦ ሃብሉ። ቅዱስ ጴጥሮስ ከዓ ምስቲ ጐይታ ዝነገሮም ነገራት ከም ዘይሰማማዕ ከም ዝገለጸሉን ብሓዘንን ተስፋ ምቑራጽን ንኢየሱስ ከም ዝገንሖ ኣፍልጦ ሃብሉ። ኣምላኽ ኣይበሎ ጐይታይ እዚ ስባ ፈጺሞ ኣባኻ ይኹን ክብሎ ተረኽበ። በዚ ኸምዚ ድማ ብዛዕባ ሰብኣዊ ባህርያትና ከም ንሓስብ ዝገብረና እዩ። ቅዱስነቶም ኣስዒቦም ከም ዝበሉ ንሕና እውን ንመንገድታት ኣምላኽ ክንርድኦን ክንቅበሎን ኩሉ ሳዕ ቀሊል ኣይኮነን። ብፍላይ ከዓ መንገድታት ኣምላኽ ካብቲ ናትና ኣዝዩ ርሑቕ ኣብ ዝኾነሉ እዋን ክብሉ ኣመልከቱ። ብተወሳኺ እውን ኣብ ኩሉ ናይ እምነትና ኣስተንትኖት ጐይታ ክፉእ ከም ዝኾነ ጌርካ ምሕሳብ ከም ፈተና ይለዓለና እዩ ወይ እውን ካብዚ ዝገደደ ንሱ ከም ዘይሰምዓና ወይ ብዛዕባና ከም ዘይሓስብ ጌርና ክንሓስብ ንፍትን ኢና በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም እዚ ከምዚ ዝበለ ምጥርጣር ንቅዱስ ጴጥሮስ ምስ ኣጋጠሞ ብሃታሃታ እውን እንተኾነ ክልተ ኣገደስቲ ነገራት ከም ዝምህረና ኣጉልሑ። እቲ ቐዳማይ ኣብ ከምዚ ዝኣመሰለ እዋናት እውን እንተኾነ ነቲ ምስ ጐይታ ዘሎና ርክብ ከቶ ክነቋርጾ ከም ዘይብልና እዩ በሉ። ኣብ ክንድኡስ ነቲ ካባና ዝደልዮ ነገራት ንምርዳእ ዘጸግመና ምዃኑ ብምትእምማን ክንነግሮ ኣሎና ክብሉ እውን ተላበቡ። እቲ ኻልኣይ ድማ ንዕዮ ኣምላኽ ፈጺምካ ዘይምፍራድ ኣብ ክንድኡስ ነቲ ብተግባራቱ ኣቢሉ ዝግለጸልና ነገራት ወላ እውን ንትጽቢትና ኣብ ዘየማልኣሉ እዋን እንተኾነ ብትሕትናን ብጸሎትን ክንሰምዕ ኣሎና በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ከም ዝበሉ ጐይታናን መድሓኒናን ኢየሱስ ክርስቶስ ሰይጣን ካባይ ርሓቕ ኢሉ ከም ዝመለሰሉ ንዓኡን ነቶም ካልኦት ደቀ መዛሙርቱን ኣሰር ኣሰሩ ምእንቲ ክስዕቡን ገዛ ርእሶም ክኽዕዱን መስቀሎም ኣልዒሎም ክስዕብዎን ከም ዘለዎም ብምግላጽ ጴጥሮስ እውን ከምኡ ክገብር እዩ ተጸዊዑ ክብሉ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ኣስተንትኖኦም ብምቕጻል ቅዱስ ጴጥሮስ ነዚ ምስ ሰምዐ ነዚ ከም ሓደ ብድሆ ተቐቢሉ ነቲ ከም መድሓኒኡ ገይሩ እተቐበሎ ንዝበሎ ቃላት ክርስቶስ ኣብ ዝተረፈ ሕይወቱ ክሳብ ሰማዕትነት እውን ከይተረፈ እሙን ኮይኑ ክቕጽል ክኢሉ እዩ ክብሉ መስከሩ። በዚ ምኽንያት እዚ ቅዱስ ኣቦና ነቶም ኣባኡ ተረኽቡ ምእመናን ምስ ቅዱስነቶም ሓቢሮም ንጐይታ ክልምኑ ጻውዒት ኣቕረቡሎም። ንሕና እውን ልብና ኣብ እተደናገረሉ እዋን እውን ከይተረፈ ብሓቂ እንታይ ከም ዝስምዓና ጐይታናን መድሓኒናን ኢየሱስ ክርስቶስ ብትሕትና ክንነግሮ ኣብ እምነትናን ኣብ ጸሎትን ከም ቅዱስ ጴጥሮስ ቅንዕና ምእንቲ ክህልወናን ንጸሊ ክብሉ ተላበው ኣስዕብ ኣቢሎም እውን ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ካባና ዝደልዮ ንላዕሊ ንምቕባል ከም ቅዱስ ጴጥሮስ ተኣዛዝነት ንማዕብል በሉ ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ኣስተንትንኦም ኣብ እግሪ መስቀል ወዳ ኢየሱስ እኳ ንመደባት ኣምላኽ እተኣዘዘት ቅድስቲ ድንግል ማርያም ብኣብነታ ክትሕግዘና ጸልዮም
1: ሩሰሊካን ጳጳሳት ሊዮን መበል 14 ዕለ 30 ሓሰ ካብ ካስተል ጋንዶልፎ ፍርቅ መዓልቲ ድሕሪ ዘዕረጎ ጸሎት መልኣከ እግዚኣብሄር ኣብ ዘቕረባ እዋን ኣብ ሃይቲ ዝተፈጸመ ህልቂት ኮኒኖም ጆሆ ዝተታሕዙ ንኽፍትሑ ህፁፅ ፃውዒት ኣቕሪቦም ኣብ ኔፓል ብዓማይት ዝቝፀሩ ንሞት ሓደጋ ዘቃልዕን ብኣሽሓት ዝቝፀሩ ድማ ደሃዮም ዘጥፈአን ኣዕናዊ ውሕጅን ምህማም መመሬትን ስዒቡ ዘሎ ከቢድ ሓደጋ ምኽንያት ነቲ ሃገር ጭቡጥ ሓገ ዝክላኣኽ ደጊሞም ፃውዒት የቕርቡ ካብ ሃይቲ ብዛዕባ እቲ ኣብ ከንስኮፍ ዝተፈፀመ ጀምላዊ ቅትለት ብዙሓት ሰባት ከም እተቐትሉን ካልኦት ድማ ከም እተጨወዩን ዝሕብር ዘስካሕክሕ ፀብፃበ ከም ዝወፅን ቅዱስነቶም ነዚ መሰረት ገይሮም ኣብ ዝስምዖም መደረ ነቶም ግዳያትን ኣባይቲ ስድራኦምን ጸሎቶምን ቅርበቶምን ኣረጋጊፆም ኩሎም ጆሆ ዝተታሕዙ ብዘይወዓለ ሕደር ክፍትሑ ኣሓትት ንኩሎም እቶም ተሓተቲ ድሕነት ህዝብን መረጋጋፅን ኩሉ ዓይነት ዓመፅ ከበቅዕን ጭቡጥ ተወፋይነት ክህሉ ልባዊ ፀውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ ሩሰ ሊቃነ ጳጳሳት ልዮን ነቶም ኣብ ኔፓልን ቲቤትን ብዘጋጠመ ኣዕናዊ ውሕጅ ዝተሓሰዩ ጸሎቶም ኣረጋጊፆም ምእመናን ምእንቲ እቶም ዝሞቱን ዝተጎድኡን ዝጠፉን ኣባይቲ ስድራኦምን ኣብቲ ዝካየድ ዘሎ ህፁፅ ምላሽ ንምሃብ ኣብ ድሕነት ሂወት ንዝሳተፉን ክጽልዩ ዓዲሞም ናይ ኩሉ ሰብ ስክፍታን ተወፋይነትን ስቓይ ንምቕላልን ነቶም ዝተጐድኡ ህዝቢ ዘድሊ ሓገዝን መምጽኣን ይሕግዝ ከም ዝበሉን ዝሓበር ዜና ቫቲካን ኣስዒቡ ቅዱስነቶም ብናይ ቅዱስ መንበር ላዕላይ ቤት ጽሕፈት ጉዳያት ግብረ ሰናይ ኣቢሎም ብካሪታት ዝጽዋዕ ናይ ኩላይት ቤተ ክርስቲያን ማሕበር ግብረ ሰናይ ጨንፈር ኔፓል ገንዘባዊ ሓገዝ ከም ዝለኣኹን በቲ ሓደጋ ዝተሃሰዩ ሰባት ኣዝዩ ህፁፅ ድሌታቶም ንምምላእ ሰብኣዊ ሓገዝ ከም ዘቕረቡን ኣፍሊጡ ምስ ሓዋርያዊ ልኡኽ ቅዱስ መንበር ኣብ ኔፓል ብምውሃ ሓድ ኣበርክቶ ርእሰ ሊቃነ ጳጳሳት ነታ ብመሪሕነት ሃዋርያዊ መስተናብር ዝመሓደር ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስቲያን ማሕበር ግብረ ሰናይ ጨንፈር ኔፓል ዝሳለጥ ፃዕርታት ሰብኣዊ ረድኤት ዝድግፍ ኮይኑ ድሕሪ እቲ ሓደጋ ኣብተን ቀዳሞት ሰዓታት ዝቐርብ ዘሎ ሓገዝ ኩሉ ንዝሰዓኑ ሰባት መግቢ መሰረታዊ ድሌታትን መፅለልን ንምቕራብ ዘጠቃልል ምዃኑ ዝሓበር ዜና ቫቲካን ኣስዒቡ ኣብተን ዝተጎድኡ ዞባታት ቁፅሪ ዝመቱ ሰባት እናወሰኸ ዝኽደሉ ዘሎ እዋን ሰራሒታት ረድኤት ይቕፅል ከም ዘሎን ኣብ መንጎ ኔፓልን ቲቤትን ልዕሊ 700 ሰባት ከም ዝሞቱን ብውሕዱ 3,000 ድማ ገና ደሃዮም ከም ዘይተረኽበ የመላኽት ርእሰ ሊቃነ ጳጳሳት ልዮን ዝሓለፈ ሓሙስ ዕለት 27 ነሓሰ ኣብ ናይ ቅዱስ መንበር ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ዘመሓላለፎ መልእኽቲ ቴሌግራም ዛዕባ እቲ ዘጋጠመ ሞትን ማሕሰይትን ሰፊሕ ዕንወትን ዝተሰምዖም ሓዘን ገሊፆም ነፍሳት ናይቶም ዝሞቱ ንምሕረት እቲ ኩሉ ዝኽእል ፈጣሪ ኣወኪፎም ንሓዘንተይናታት ድማ ልባዊ ፅንዓት ክሃብኩም ቢሎም ብተወሳኺ ነቶም በቲ ሓደጋ ዝተሃሰዩ መንፈሳዊ ቅርበቶምን ነቶም ኣብ ቅፃል ስርሒታት ምድላይን ምድሓንን ሂወት ዝተዋፈሩ ኣባላት ህፁፅ ረድኤት ድማ ጸሎቶም ከም ዘረጋገፁ ዜና ቫቲካን የዘኻኽር ብድሕሪ እዚ ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ዕለት 28 ነሓሰ ኣብ ዓመታዊ ክብረ በዓል ቅዱስ ኣጎስጢኖስ በዓል ሂፖ ምእመናን ምእንቲ ሰላም ዘቕርቦ ጸሎት ክቕፅሉ ከም እተማሕፀኑ ቅዱስ ኣጎስጢኖስ ብዛዕባ እቲ ክርስቶስ ንደቂ መዛምርቱ ክፍትትዎ ዘቕረቦ ንኩሉ ዝምግብ እንጌራ ከም ምልክት ሰላም ዘቕረቦ ምስሊ እናሓሰቡ ብዝሒ እቶም ብትብዓት እንጌራ ሰላም ዘካፍሉን ዝዕድሉን ምፍለላይ ዝሰዓሩን ፍትሒ ዘስፍሑን የቕሬታ ዝገብሩን ንጽቡቕ ኩሎም ንዝዋፈሩ ከም ዝጸለዩ ዜና ቫቲካን ኣፍሊጡ
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጋንዶልፎ ኣብ ዘዕረግዎ መስዋዕተ ቅዳሴ ኣብ ዘካፈልዎ ስብከት ቃል ኣምላኽ ብዛዕባ ጽባቐ ናይ ተራ ተግባር መንፈሳውነት ኣስተንተኑ ኣብዛ ንይቕረ ምባል ከም ገርህነት እትነጽጎ ዘለ ዓለም ኣብ ኣምላኽ ምእማን ናብ ሰላም ዝመርሕ መንገዲ ክኸውን ከም ዝኽእል እውን ኣጉልሑ ድሕሪ መስዋዕተ ቅዳሴ ቅዱስ ኣቦና ኣብ ክብረ በዓል ቅድስቲ ድንግል ማርያም ዘቀላይ ኣልባኖ ኣብ ዝተኻየደ ዑደት ንምስታፍ ኣብ ቀላይ ኣልባኖ ብጀልባ ብምዕዋድ ታሪክ ሰሪሖም رسالي كان با باسات ليون مبل عصر تربعته بعلت إسران تشعات النحاسة أب كاستل غاندولفو أب تركة بيتا خريستيان دبرك دست مريم زك ألاي ألبانو مسوات قداسي عريقوم أبتي أب كلاي ألبانو أبز تخايد لما داو عدت النوناك دست دنجل مريم وون تساتيفوم رسالي كان با باسات بزعبات تقويتانان مدحانينان يسوس كريستوس أب لعلماي بإقرو تقو عزلو زان تازقل سكفل وانجيل انكستان تنودما نتو ما باو ترخب مؤمنان أب منغوزي سقاي عمت ان مكففالن زملو عالم انصار نفاس دو بمبال بامنات كتصانعو اتبابعوهم اتي كمناي حادة فان كرص زلوو هنس عبي تخريستيان زدبرك دستا ماريام زكالايا البانو كم حادة بلوح التقبر جال بايو زمسل الزخاء مستيا كبابياو كونتات السماما مچو بوتا خوينو نابتيا منغو كد خدو تات البانو زركب مسكال زمن رحن زراخ بنيو اب اوان مسوات قداسي كدو سابونا رسالي كانبا باسات بزعبا بحر قليلا استنتنو ابا او دما قويتانان مدحانينان يسوس كريستوس بالعلم معبل بما يماي كخيدن كرلو امنات كهلوانا كمز تمحصان الناون استمحرو الزك عال تسفازي تساقمات ناب تسفا مقراز كمرح كمزي بلو ايوز استمحرنا بمبال كدو سابونا قلزو زلومي ان غبروز اللونا عودته ونبعلو نزي كمز الزخاخر حساباتو ما كافلو قويتانان مدحانينان يسوس كريستوس قبل علماي بإقروك قعازن كلو نتوهم بفرحي تواحيط امزنا برودك امزامرتو بجحوم نتوما عبال مسهد ادما بسلامنا بقمقم كمز ملسو قبروم رسالي كان باباسات ليون وسيخوم بلك عزيو مابز فرحو لقوان بمحرت قويتا انصار نفاس سلام من انتخرخبون مسو حابيروم نابتز دلي وبوتا من انتخبتحون امنات كهلو ومن كتس الليو تماحصانون بمبال الزخاخرو رسالي كان باباسات كمز غلصو قويتانان مدحانينان يسوس كريستوس ابو انجيل كنل مامدوز مهرنا ناي حبرتا تحساسبا بزي مترتار مس عبو ادلاي مخانو ناملكتو 4000 سبوتن انستن بشوعات تنجيران حيدت عسان دحرم مقابو قويتانان مدحانينان يسوس كريستوس ندك مزامرتو ابي يروساليم كقبلو زلو موتن تنساين كمز متس غلص اللوم رسالي كان باباسات ليوناس عبام دحرتي زفتصمو بزوح تعمرات هيواتو بنت عامس وات بمقبارن كمت تقرسن جيرا غيرو غزار اسو عمس قلب مقراب كبرو بنت صور كمزن صبارق غلص اللوم بلو اتي تلخو او كقصل زدال سب لكع كم او خقبر كمز اللوو بنت صور غليصيو حادة قوى كسعبان زدالي رؤسو يخعد مسكالو عالعيلو خاا يسعبان نبالي سلازي يبلو رؤسالي كانبا باسات فغري تراي كمتادحن حساب اقربو مأمنان كاا زر ازي موداتا زي بلو فغري عمل لعالم كزرقو تمحصنو رؤسالي كانبا باسات ليون وسيخوم كدوس بيتروسو وننتقونا نزحدش التفلالين اتحساسبان مقبال اتساقي موايو قويتانان مدحانينان يسوس كريستوس قنا منقد فغري تراي ايو منقد هيوات كبل قلت اللو رسالي كانبا باسات ليون مبل عصر تربعته سبكتون بمقصال سلئن عمزان كنتو مخانو اتنقيقوم سلئن عمزان ناب طفعتن موتن ترايو زو السد عمبر ناب صبوق نگر اي من رحنيو ولاون نتزقات من نازي فتحاو تقبارات من لاشن تخوينو نزي كابن عشتو كنتات صدرابيتنا تحيزنا كسابتي عبي مدرخ عالم معالتاوي ان عزبو زلنا كنتيو كابول كسابات كساب هزبتاتن بهيراتن كل مداي هلا ودك كسابات هيواتن تسفان هداتن سلامن كمزد ليو نتو ما باو ترخبو مؤمنان الزخاخروهم سلازي تقوسلي بمخنيات زخونا يخون بدل بزي قدس اكاي نسب او نتنا كبلاشوون عبلبنا انوات كفتر اي نفكدل لكبلوون تلابو رسالي كان باباسات اسعبهم كابولدو نابولدو زساقاقر ترا منفساو تقبار كموطي اتاو من قد امنت منفساو تحدسون مخانوون استنتنو ددحر مسوات قداسي كدوس ابونا رسالي كان باباسات ليون مبل عصر تربعتن مؤمنانن كابتا بيتا خريستيان بسرعة اودات بموطا نحولتن نونا قدست دنجل ماريام زك الاي تسكيموم بقودناتا تتختما حاليفوم كسابتي تروبيكانا زبهال سفراون بصحو رسالي كان باباسات ليون مبل عصر تربعته اب مايات كالاي البانو اب تقبر عودتوون زتخافلون اي مجمرتا رسالي كان باباسات كونو ازي سرعة تزي دحرتي ابزان اشتوخة ما زوبال لاتسيو التخايدة وقق كاب شدشتا كساب شو عادتا صدرا بيتات نلعلي كاب زينا برلو اوانا تحيزو زقبر زيس انحي منفساو تقباريو
1: እዚ ዜና ቫቲካን እዩ ኣብ መዛዘምት ልኡኾኦም ኣብ ሞስኮ ናይ ቅዱስቲ መንበር ፀሓፊ ርከብ ምስ ሃገራትን ኣህጉራዊ ትካላትን ሊቀ ጳጳሳት ፖል ሪቻርድ ጋላሃገር ብዛዕባ ጉዕዞኦም ምስ ዜና ቫቲካን ኣብ ዘካይድዎ ቃለ ማሕትት ሰላም ብዘተ እምበር ብሓይሊ ከም ዘይረጋገፅ የጉልሑ ነዊሕ ጉዕዞ እዩ ነይሩ እንክብሉ ሊቀ ጳጳሳት ፖል ሪቻርድ ጋላሃገር ገሊፆም ቅድሚ 2022 ዓመተ ምሕረት ሓደ ሰብ ኣብ ሞስኮ ኣብ ውሽጢ ሒደት ሰዓታት ክበፅሕ ዝኽእል ከም ዝነበረን ሎሚ ግን እቲ መገዲ ነዊሕ ኮይኑ ኣሎ እዚ ድማ ኣብ መንጎ ሩስያን ዩክራይንን ዝተበገሰ ውግእ ስዒቡ ኣብ መንጎ ሩስያን ሃገራት ኤውሮጳን ዝተፈጥረ እገዳ ናይ ዶባት ምቁራፅ ዘስዓቦ ምዃኑ ብምምልካት እዚ ጉዕዞ እዚ ቅዱስቲ መንበር ክትኽተሎ እትደሊ ዘተ ዘለዎ ኣገዳስነት ዘረጋግፅ እዩ ንዓመታት ብናይ ፌደራላዊት ሩስያ ልኡካ መንግስቲ ኣብ ቅዱስቲ መንበርን ኣብ ሞስኮ ናይ ቅዱስቲ መንበር ሃራይ ልኡክ ሊቀ ጳጳሳት ጆቫኒ ዲኣኒየሎን ዝተባባዐ ምዃኑ ኣጉሊሖም ብስም ቅዱስቲ መንበርን ብበረኸት ርእሰ ሊቃነ ጳጳሳትን ዝተገብረ ጉዕዞን ንዘተ ዘሎና ተወፋይነትን ኣገዳስነትን ዘረጋግፅ ምዃኑ የስተብህሉ ብወገን ሰበስልጣን ሩስያ ንጉዕዞኹም ናብ ሞስኮ ርኡይ ሞሳ ከም ዝነበረን እዚ ድማ ካብቲ ምስ ሚኒስትር ጉዳያት ወፃኢ ላቭሮቭ ኣማኻሪ ኡሻኮቭን ዝገበርክሞ ዘተ ዝመፅእ እዩ እቲ ምስ ዩክራይን ዝካየድ ዘሎ ኩናት ብዙሕ ኣቃለቦ ክወሃቦ ገይሩ እዩ ነቲ ተፃብኦታት ንምውጋድ እቲ እንኮ መገዲ ናብ ስነሜላዊ ክሊኣዊ ርክብ ምምላስ ምዃኑ ብዙሕ ግዜ ኣስሚርኩምሉ ኢኹም እወ ከቢድ ዘተ እዩ ምኽንያቱ እቲ ኩናት ብዝቐፀለ መጠን ዝምድናታት ንምምላስ ዝያዳ ከቢድ ስለ ዝኸውን ብዙሓት ግዳያት ኣለዉ ብዙሕ ክፉት ቁስሊ ኣሎ ግን ኣፀቢቕና ከም እንፈልጦ ብታሪክ ኩሉ ግርጭታት ኩሉ ውግእ ብዘተ ብስምምዕ ከም ዝውዳእ ድሕሪኡ ድማ ሓደ ሰብ ኣብ መንጎ እቶም ተዋጋእቲ ነበር ዝምድናታት ክምለስ ከም ዝጅምር ብዚ መንፅር ስነሜላዊ ክሊኣዊ ርክብ ክኸውን ዝኽእል ፍታሕ የቕርብን ኣብዚ መዳይ ድማ ይነጥፍን እዚ እውን ከም ቤተ ክርስቲያን ክንእወጆ ሓላፍነትን ግዴታን ኣሎና ብዛዕባ ሰላም ክንዛረብ ብኩናት ዝተሸገራ ነፍሳት ንምትብባዕ ከምኡ እውን ትብዓት ይሃለኹም መገዲ ሰላም ሕቆፉን ዝሓሸ መዓልቲ ናይ ምእማነ ተስፋ ይሃለኹም ክንብል ኢና ናብ ሞስኮ ዝኸድና በዚ ብመሰረቱ ድማ ናይቲ ጉዕዞ መልእኽቲ እዚ እዩ ነይሩ ክብል እኽእል ድሕሪ እቲ ክልቲኣዊ ኣኼባ ሚኒስትር ጉዳያት ወፃኢ ላቭሮቭ ኣብ ዝገበሮ ቃለ ማሕትት ኣብ እዋን እቲ ዘተ ነቲ ግጭት ኣብ ዝሓፀረ እዋን መወዳእታ ንምግባር ኣብ ሓፈሻዊ ፃውዒት ጥራይ ከም ዝተሓፀርኩም ገሊፁ እወ ሓቂ ድማ እዩ እዚ ልክዕ መስመርና እዩ ወትሩ ኣቂብናዮ ዝፀናሕና እዩ ቅዱስ መንበር ኣብቲ ዘተ ኣይትኣትውን እያ ግብራዊ መፍትሒ እውን ኣይተቐርብን ምኽንያቱ እዚ ቀጥታዊ ሓላፍነት ናይቶም ተዋጋእቲ ወገናት ስለ ዝኾነ ቅዱስ መንበር ግና ነዚ ሓላፍነት እዚ ብምዝካር ብዕቱብ ዘተ ንምጅማር ሰናይ ድሌት ካሪኡ ትዕድሞም ከምኡ እውን ንፌደራላዊት ሩስያን ዩክራይንን ከምኡ እውን ንካልኦት ሃገራት ንዘተ ዝኸውን ቦታታት ንምፍጣር ዝኾነ ፃዕሪ ዕሽሽ ከይብላ ብምሕታት ይኸው እውን ኣብ ቅድሚ እቲ ብሰንኪ ኩናት ዝወረደ ስቃይ ሰላማዊ ህዝቢ ካርዲናል ማቴዎ ሱፒ ናብ ፌደራላዊት ሩስያ ዝገበረዎ ጉዕዞ እውን ኣብ ግምት ብምእታው ሰብኣዊ ስጉምቲ ምሕያል ከም ዘድሊ ዓቂብኩም ኣለኹም ቀዳምነት ዝወሃቦ ነገራት እንታይ እዩ እዚ ሸናክዚ መሰረታዊ ስለ ዝኾነ ኣብዚ መዳይ ዝቅዱስ መንበር ድሮ ኣበርክቶ ኣተቐርበ ኣላ እዚ ድማ ክሳብ ሕጂ ኣዝዩ ዝምስገን ቃል ኪዳን እዩ ቅዱስ ኣቦና ባዕሎም ቅድሚ መኻደይ ኣብ ሰብኣዊ ሸናኽ ክንፅሕር ኣሎና ኢሎምኒ ንሕና ድማ ከምኡ ኢና ገርና ናይ ካርዲናል ልትሱፒ ናይ ሰላም ተልእኾ ክቕፅልን ብቕልጡፍ ናብ ሞስኮ ክምለሱን ተስፋ ንገብር እዚ ድማ ናይቲ ከባቢ ቤተ ክርስቲያንን ካቶሊካውያን ማሕበረሰባትን ዝገብርዎ ዘለዉ ምስክርነት ክኸውን እዩ ቅዱስቲ መንበር ናይ ዘተ መገዲ ዳግማይ ንምኽፋት ነዚ ንምእንጋድ እውን ኣባይቲ ፅሕፈታ ኣቕሪባ ኣላ እዚ ዕድመ ብኸመይ ተቐባልነት ረኺቡ ጭቡጥ መልክዕ ክሕዝ ይኽእል ቅድሚ ሕጂ ኣቐዲምና ዘቕረብናዮም ክሳብ ሕጂ ጭቡጥ ዘይኮነ ዘሎ ቅድመ ኩነት እዩ ብወገን ስነሜላዊ ክሊኣዊ ርክባት ኣባይቲ ፅሕፈት ቀጥታዊ ናይ ተሳትፎ ድሌት ዘሎ ኣይመስልን እቲ ዘቕረብናዮም መለከት ተመስጊኑ እዩ በዚ መንፅር እቲ መልእኽቲ ንፁር ይኸውን ኣብዛ ናይ ሎም ዓለም ዝኾነ ሰብ በይኑ ንዝኾነ ነገር ክፈትሖ ኣይክእልን ክልትአን ሩስያን ዩክራይንን ማሕበረሰብ ዓለም የድልየን ምሕዝነት የድልየን ፅቡቕ ቤት ፅሕፈታትና ንምክያድ ዘ ዓመተ ብምቕራብ ድማ ቅድስቲ መንበር ብዝኾነ ይኹን መገዲ ክትሕግዝ ድልውቲ እያ ኣብዚ መዳይ እውን ትፅዕር ኣላ እቶም ዝምልከቶም መወገናት ክሓቱ ኣለዎም ንሕና ድማ ኩሉ ፀጋታትና ኣብዚ መዳይ ከነዋፍር ድልዋት ኢና ኣብዚ ኣብ ሞስኮ እውን ንገለ ክፋል ስነምላዊ ክልኣዊ ርክብ ዓለም ክትራኸቡ ዕድል ረኺብኩም ኣብዚ ህሞት እዚ ሳሕቲ ዝረአ ስነምላዊ ክልኣዊ ርክብ ቅድስቲ መንበር ኣብ ሓደ እዋን ምስ ዩክራይንን ሩስያን ኣብ ዘተ ከዕወት ዘለዎ ዓቕሚ ኩሉ ሰብ ተከዳስነት ኣርእዩ እዩ እወ ኣብዚ ኣብ ሞስኮ ምስዝተፈላለዩ ወከልቲ ስነምላዊ ክልኣዊ ርክብ ተልእኾታት ዝገበርናዮ ርክባት መገዲ ዘተ ክፉት ንክኸውን ናይ ቅድስቲ መንበር ተበግሶ ንምሕያል የገልግል እዚ እቲ ክንስዕቦ ዘሎና መገዲ ምዃኑን ንሰባት ሃገራት ብግልፂ ክዛረብ እንተኮይነ ምንፃል ከምዘይጠቀም ብምእማን እዩ እዚ ናተይ ርእቶ እዩ ርዱእ እዩ ነፍሲ ወከፍ ሃገር ብናይ ገዛ ርእሳ ስነሜላ ኣቢላ ክትውስን መሰል ኣለዎ ኣብዚ ናብ ሞስኮ መፂና ካልኦት ኣብዚ ህሞት ዘይገበርዎ ብምፍፃም ክሳብ ሕጂ ዝተተግበሩ ኣገባባት ንዝምዓት ኣብ ምፍታሕ ውፅኢት የፍርዩ ድዮም ንዝብል ኣስተንትኖ ንዕድም ሞስ ሚኒስትር ጉዳያት ወፃኢ ላቭሮቭ ካብዚ ተራኸብኩምሉ ጉዳያት ኣብዚ ዝተፈላለየ ከባቢታት ዓለም ንዝርከቡ ክርስትያን ዝምልከት ጉዳያት እውን ነይሩ ኣብዚ መዳይ እዚ ቀዳምነት ዝወሃቦም ነገራት እንታይ እዮም ሞስ ሚኒስትር ጉዳያት ወፃኢ ሰርገይ ላቭሮቭ ንዓመታት ክፉት መትረብ ነይሩና እዩ እዚ ድማ ንኩናት ዩክራይን ጥራይ ዝምልከት ኣይኮነን ሩስያ ምስ ናይ ገዛእ ርእሳ ኦርቶዶክሳዊ ክርስትያናዊ ትውፊት ኣዝያ ዝተተሓሓዘት ስለ ዝኾነት ንኩሎም ኣብ ዝተፈላለዩ ክፋላት ዓለምና ሓደጋ ዝተቃልዑ ክርስትያን ናይ ሓባር ስክፍተ ኣሎ ብግብራዊም መራይ ብዛዕባ ስደት ምዝራብ ቅኑዕ ዘይኮነ ግን ከዓ ውሕስነት ዘይብሉ ኣድልዎ ፅልእን ምግላልን ዝረኣየለን ሃገራት ኣለዋ ሩስያ እውን ብዛዕባ እዚ ጉዳይ ዝትሸቃቀል እዚ ናይ ሓባር ተወፋይነትና ከነሐድሰሉ እንፅዕረሉ ዓውዲ እዩ ኣብ እዋን ተልእኾኹም ምስ ካቶሊካዊ ማሕበረሰብ ሩስያ እውን ክትራኸቡ ዕድል ረኺብኩም ገዛእ ርእሶም ኣ